Allgemeine Befehle. Freudige Zustimmung der Amerikaner.

0: كبراتنا كبران سمعتنا كابزينا فاتيكان السنارات مربكون قوتقرينا السلامتنا نقربا نايلو معلت حدنا حزك للتشعن سلان شدوشتان حمد ومحلت مالا بفنوانا رسالي كان باباسات للمبال عصر تربعته ندرافيتن موزيك اينا ندراسيتن حداميتن سنة باباويت باتي سميز تقبيلهم كمزا الزراربون رسالي كان باباسات للمبال عصر تربعته حدشت ألبات محضران بزعلفة عمتات ستاعتاتو حيالو أقدست حقاو لوتتاتن أبي قمت بمؤتاو أضلاي نتن مفتاح نتيناي للتشعن سلان سلستن حقي زتك حدش مسارتا وحقي كمزا صدقون رسالي كان باباسات للمبال عصر تربعته نور حنا حاس زقربون يتولد حساب أبي كلايت بيتا كريستيان قدس النطوم أبتي كبعدة ثلاثة حملك ساعلة كلتنا حاس أبي كتما تشولا كان الزكار حق راوما حلتمان أنسيات بيرو كلتش عمسران شدوشتان حمتو محرد زم حلال فوما الأغتي أبز ملكتوك أني أرقستات زتو كورا كم زخوان سعبو أون أب نفسو كف كلام بنهوم بأولو الزقار بمرا بمان أنسيات كلوانا مخوانو أقدمنا نحبر ناي لامي ماذا بفنونا إنه حجي جمرك صافي صامي ماذا بنا بصنع حكم مصنع تكبرو كابزينا فاتيكانا السندات ماذا بقوانقو تقرينا كاباي كابسمونن أبا تولدن أبا فرزقنن عدم سلام طاناي بصح حكم النابلنا نبنا لما ماذا بفنونا السقاقراكم صناي مكتتال كبراتنا كبران سمعتنا إجت كتاتلو زلهم زينا فاتيكان ماذا بقوانقو تقرينا إيو ألت سالسان حدن حملك المفرق مع عالتر ساليك أنا باباسات لين مبال عصر تربعته ندرافيتن موزيك أينا ندراسيتن حداميتن سنة باباويت باتي سميز تقبيلهم كمزا الزراربو نعي كردست منبر زينان في المحتم المقلسي أفليتو رساليك أنا باباسات لين مبال عصر تربعته مس أمريكاوي تدرافيتن موزيك أينا ندراسيتن حداميتن سنة باباويت باتي سميز عرب نقوهو ألت سالسان حدن حملة أبحقر فاتيكان هاريام منبرم تقبيلهم كمزا الزراربون ميز كامر سالي كان باباسات مبوك أولا كاب شيكاغو أمريكا إيو ألات شمون تقن بوت كبتاشن سران حموشتن حمد ومحرات رسالي كان باباسات اليوم مبل عصر تربعته تغطالق دوس بيتروس كوينا مزدحاريلو زغرق قدام عمد تسنبل سميز أب مبل سلسان حدن أهقراوي قلت عمد عمر إتسنة باب فينيتيا ناي كدس منبر كفل مر إت كمز مرقات ناي كدس منبر زينان كفل محتمن مغلتي يزخاقر سميز أب زحالة فورح ميازيا مسد حري كبز علم بموت مفلاير سالي كان باباسات فرانشيسكو هيدات محلتات مزيانا فاتيكان بزقبارتوك على محتته بزعباء اتن مجمرا قزي علت عصرت ميازيا كرتشعن عصرت سلستان عمتا محرات ابناي علت ربو حفشو استمروت مرتا كريستوس زتلاليتهم رسالي كان باباسات فرانشيسكو دحر حاد عمتن فرانشيسكو زتوفي مر اتزقربت كوينا نتن عزيان زقربوان زفكروان كالات فقري تحتنا ره الراهي قبل بنا عقبنا كنزكرانن كنمسكرانن يقبع كومو اون كمتي قال عبيت ممحاراننا زمحاروو نخرستوس كنمسلو كنتصعر علونا نفرانشسكو ممسال مالت كساب كندؤونا بأملخ مقراب مالت ايو كمزبالات يذكر رسالي كان باباسات للمبال عصر تربعته حلش طلبات محضرانا بزحلف عمتات زتاقاتات وحيالو عقل استحقاو لو تتاتنا بقمت بمقتاو أضلعي نطن مفتاح نتيناي كلتش عنصران سلستان عمتا محرات تصحف زتك حلش مسارتها وحقي كمزا صداقون زي حلش حقي نتدرو بزلو ومناي تغطلق لس بيترو السلطان مسارت حدار كلتش عنصران حموشتان عمتا محرات زتاقاتات وامامة أبحادي حقاو تصحف زتقال الكوينو بز مسارت باباساو شما قل داقيم كاردينالات تراي زي تحاز كم زي كون زي ايو على تسلسان حادن حملة اب عمت او زخر قدوس إغناطيوس زلو يولا رسالي كان باباسات اليوم مبال عصر تربعته نتي حادش مسارتها وحقي حقر فاتيكان كم زخدتمون زي حق زي كم تي اب مقدم تقالي زلو حادش تقلبات محدران اب زحالف عمتات زي تقاتاتو حيالو اقدس لو تتات حقن نزي اب قمت زقتو ايو ازي اتي حقي نتيك ادم حجي كابعلت عصر تسلستا قنبوت لتشحن اسران سلستان عمتا محرات جميرو اب قبريز انا حما سرطاو حقزتك بقات تادما اب قبرزو عليو رساليك انا باباسات لان مبال عصر تربعته اب مجمرار ساليك انا بابسن امزا عوجو حدش ما سرطاو حقي نزم الرمتاتا تزي يرقاقصن يتقاللن ازو دما نحقاق فتسامكم اون فرداو تقبارات حقر فاتيكان زملكات እዩ ብፍላይ ብዛዕባ ሓጋግ ተግባር ብዝምልከት ነቲ ዕለት 19 ሕዳር 2025 ዓመተ ምሕረት ብዘለዎም ናይ ተኸታሊ ቅዱስ ጴጥሮስ ፍሉይ ስልጣን ዘተኣታተውዎ መእረምታ ብዛዕባ ኣቦ መንበር ናይ ጳጳሳዊ ሽማግለ መንግስቲ ከተማ ቫቲካን ዝምልከት ኣብ ሓደ ሓጋግ ጽሑፍ የጣምር በቲ ኣጋጣሚ ርእሰ ሊቃነ ጳጳሳት ነቲ ቅድሚ ሕጂ ኣብ ሃገረ ቫቲካን ዝነበረ መሰረታዊ ሕጊ ካርዲናላት ጥራይ ኣቦ መንበር ጳጳሳዊ ሽማግለ ኮይኖም ከገልግሉ ዝእዝዝ ሕጊ ዓንቀፅ 8 ሕጡብ ጽሑፍ 1 ሰሪዞም እቲ ቤት ጽሕፈት እቲ ሕጂ ብእናቴ ራፋኤላ ፔትሪን ዝምራሕ ዘሎ ኣደ መንበር ቤት ምሕደራ ሃገረ ቫቲካን ኮይነን ዘገልግላ ዘለዋ ዝተዋህበን ስልጣን ሕጂ ኣብ ዓንቀፅ 8 ናይቲ ሓድሽ መሰረታዊ ሕጊ ጳጳሳዊ ሽማግለ ብካርዲናላትን ካልኦት ኣባላትን ዝቆመ ኮይኑ ንኣቦ መንበር እቲ ሽማግለ ሓዊሱ ብፍላይ ብላዕለዋይ ርእሰ ሊቃነ ጳጳሳት ንሓሙሽተ ዓመት ዝስየም እዩ እንክብል ሕጋዊ ምክንያት ይህብ ፈጻሚ ስራሕ ብዝምልከት እቲ ሓድሽ ሕጊ ተራ ናይቲ ውድባዊ ኣቃውማኡ ኣብ ግቡእ ተልእኮ ሃገረ ቫቲካን ኣበርክቶ ዝገብርን ነቲ ብቐጥታ ተሓታቲ ዝኾነሉ ተካ ቅዱስ ጴጥሮስ ዘገልግልን እዩ ማዕረ ማዕሪኡ ድማ በብወገኖም ዘለዎም ሓላፍነት ኣቦ መንበርን ዋና ፀሓፍን ከምኡ እውን ናይ ምትሕብባር ዝምድናኦም ዝያዳ የነፅር ንፍርዳዊ ስራሕ ብዝምልከት ዓንቀፅ 22 ሕጡብ ጽሑፍ 1 እቲ ሕጊ ኣካላት ስርዓት ፍርዲ ዝቆፃፀር ሕጋዊ መሰረት ከም ዘቕውም ብንጹር ይገልጽ ሳላ እቲ ኣብዚ ሓለፈ ዓመታት ዝተኣታተወ ርኡይ ምምሕያሻት እቲ ሕጊ ንግቡእ ምምሕዳር ፍትሒ ምሉእ ብምሉእ ውሕስነት ይህብ በዚ ብጥንቃቐ እተወደበ ኣቀራርባ እቲ ሓድሽ መሰረታዊ ሕጊ ልክዕ ከምቲ ቅድሚኦም ዝነበሩ ኣርስተ ሊቃነ ጳጳሳት ከምቲ ኣብ መቅድም ተገሊጹ ዘሎ ንመንግስቲ ከተማ ቫቲካን ሕገ መንግስታዊ መንነቱ ዘረጋግፅ ስልጣኑን ካብኡ ዝምንጩ ሓላፍነታትን ምፍጻም ንፍሉይ ባሕርይን ርእሰ ምምሕዳርን ሕጋዊ ስርዓት ቫቲካን እንደገና ዘረጋግፅ ካልእ ሕግታት መንግስቲ መሰረትን መወከሲ ኮይኑ ይቕፅል ኣሎ እቲ መቅደም ንግቡእ ተልእኮ መንግስቲ ሃገረ ቫቲካን ኣበርክቶ ዝገብርን ኣብ ኣገልግሎት እቲ ብቐጥታ ተሓታቲ ንዝኾነሉ ተካ ቅዱስ ጴጥሮስ ዘሎን ተራ ኣመሓዳሪ እውን ደጊሙ ይገልጽ ከምቲ ናይ ዝሓለፈ መቅደም መደምደምታ ኣመሓደርቲ ኣካላትን ኩሎም እቶም ብሓላፍነታዊ ፅፍሕታትን ብሓቂና ቤተ ክርስትያናዊ መንፈስ ዝድረኹን ንመንግስቲ ርጉእ ኣገልግሎቶም ዘካይዱ ንኩሎም እቲ ብውዕልላ ተራነንስ ዝተነፀረ ግዝኣት ትካላት መንግስቲ ሃገረ ቫቲካን ወይ ናይ ቅድስቲ መንበር ግዳማዊ ግዝኣት ሃገረ ቫቲካን ህንፃታትን ከባቢታትን ዝምልከት ስልጣን ብምሃብ ብመሰረት ኣህጉራዊ ሕጊ ውልቃውን ተግባራውን ውሕስነትን ናፅነትን ኣብ ግብሪ ዝውዕለሉ ቦታ እዩ እዚ ትከታተሎ ዘለኹም ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ ኩላዊት ቤተ ክርስትያን ናይ ወርሒ ናሓሰ ናይ ጸሎት ሓሳብ ከም ዘቕረቡን እዚ ድማ ካቶሊካውያን ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩ ዝዕድም ኮይኑ ጎይታነቶም ኣብ መንጎ ጫውጫውን ታህዋኽን ትርጉም ዝደሊ ሚልዮናት ከሰኒዮም ዝምሕፀን እዩ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ መላእ ዓለም ዝርከቡ ካቶሊካውያን ኣብዚ ወርሒ ናሓሰ 2026 ዓመ ምሕረት ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩን ኣብዚ ጸሎት እዚ ምስኦም ክጽምበሩ ኣብቲ ብናይ ርእሰ ሊቃነ ጳጳሳት ዓለም ለኸ መርባ ብጸሎት ኣብዝተዳለወ ምስ ርእሰ ሊቃነ ጳጳሳት ብሓባር ንጸሊ ብዝብል ኣርእስቲ ዕለት 31 ሓምለ ኣብ ዝፈነዎ ናይ ምስ ማዕርየት መልእኽቲ ይምሕፀኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጸሎቶም ነቲ ብጎዳናታትን ቅርዓትን ከተማታት ዝሓልፍ ሕያዋይ ጓሳ ኣብ ነዋሕቲ ህንፃታት ትሑታት ከባ ባብታትን ካኣቱ ከምኡ እውን ነቶም ኣብ መንጎ ጫውጫውታን ህውከትን ትርጉም ዝደልዩ ብሚልዮናት ዝቁፀሩ ሰባት ከሰኒዮም ይሓቱ እቶም ኣብ ቺካጎ እተወልዱ ርእሰ ሊቃነ ጳጳሳት ከተማታት ናይ ናፅነትን ኣጋጣምታትን ከም ዝኾነ ኣፍልጦ ዘለዎም እውን እንተኾነ ስሞም ናይ ዘይፍለጥን ዝተገለሉን ቦታታት ክኾና ከም ዝኽእላ ይግንዘቡ በዚ ምክንያት እዚ ድማ ኣብ ከተማታት ዘሎ ሃዋህው ብወንጌል ንምስባኽ ፍርያ መመሬት ክኾኖ ከም ዘኽእለን ዘለዎም ተስፋ ይገልጹ ስለዚ ቅዱስ ኣቦና ምእመናን ተራን ፍቕራውን ምንቅስቓስ ክገብሩ ከምኡውን ከም ማሕበረሰብ ብሓባር ነዚ ክትግብሩን ከምኡውን ምስ ዘይምግዳስን ምግላልን ብህላወን ሕውነትን ክቃለሱ ይጽልዩ ኣብዚ እዋን እዚ ዳርጋ 45 ሚታዊ ህዝቢ ዓለም ኣብ ከተማታት ዝነብር ኮይኑ ጸብጻብ ስነ ህዝቢ ጽዑቕ ምትእኽኻብ ሰባት ይዓቢ ከም ዘሎ ዘነጽር ኮይኑ እዚ ድማ ንጥዕና ኣእምሮ ብዙሓት ሰባት ብፍላይ ድማ መንቕስያት ዝጸሉ ጽምዋ ሓዊሱ ማሕበራውን ማሕበረሰባውን ብድሆታት ፈጢሩ ይርከብ ዓለም ሓቆፍ መርበብ ንናይ ርእሰ ሊቃነ ጳጳሳት ጸሎት ኣብ 1844 ዓመተ ምሕረት ሃዋርያነት ጸሎት ብዝብል መጸውዒ ተመስረተ ኮይኑ ኣብ ወርሒ ታሕሳስ 2020 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ነዚ ጳጳሳዊ ዕዮ ከም ጳጳሳዊ ማሕበር ኣፍልጦ ክወሃቦ ከም ዝገበሩን እዚ ጳጳሳዊ ማሕበር እዚ ድማ ኣብ ወርሒ ሓምለ 2024 ዓመተ ምሕረት ዝመሓደረሉ ሕጊ ከም ዘጽደቐ ዜና ቫቲካን ኣዘኻኺሩ ኣብ ልዕሊ 92 ሃገራት ዝርከብን መዓልታዊ ተልእኾ እግዚኣብሔር ክፍጽሙ ዝደልዩ መንፈሳዊ ማሕበረሰባት ልዕሊ 22 ሚልዮን ሰባት ዝሓቁፉ ኮይኑ ኣብ ማእከል ተልእኾኡ እቲ ርእሰ ሊቃነ ጳጳሳት ወርሓዊ ናይ ጸሎት ሓሳብ ብምስፋሕን ኣባላቱ ኣብቲ ንደቂ ሰባት ዘጋጥሞም ተኣፋፊ ብድሆታትን ተልእኾ ቤተ ክርስትያንን ከተኩር ዝዕድም ምዃኑ የመላኽት ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብቲ ካብ ዕለት 30 ሓምለ ክሳዕ ዕለት 2 ነሓሰ ኣብ ከተማ ቹሉካናስ ዝካየድ ሃገራዊ መዓልቲ መንእሰያት ፔሩ 2026 ዓመተ ምሕረት ዝሳተፉን ዘለዎም መንእሰያት ኣብ ዘመሓላለፍዎ ናይ ምስማዕ ርእየት መልእኽቲ ሎሚ ብዙሓት ሰባት እቲ ንክርስቶስ ዘፍቅር መንእሰይ ከቕርቦ ዝኽእል ሓጎስን ተላባዕን ምስክርነት ከም ዘድልዮም ኣጽኒዖም የዘኻኽሩ ኣብቶም ዝሳቀዩ ዘለዉ ብዙሓት ልብታት ተስፋ ንምቡራህ መጋባርያ ኣምላኽ ክትከውን ኣይትፍራሕ ብዝብላ ቃላት ርእሰ ሊቃነ ጳጳሳት ልዑል መበል 14 ንተሳተፍቲ ናይቲ ካብ ዕለት 30 ሓምለ ክሳዕ ዕለት 2 ነሓሰ ኣብ ዞባ ፒዩራ ከተማ ቹሉካናስ ኣብ ዝካየድ ሃገራዊ መዓልቲ መንእሰያት ፔሩ 2026 ዓመተ ምሕረት ዘመሓላለፍዎ ናይ ምስማዕ ርእየት መልእኽቲ ከም ዘበገሱ ዝሓበር ዜና ቫቲካን ኣስዒቡ እቲ ሃገራዊ መዓልቲ መንእሰያት ፔሩ ንተሳተፍቲ ምስ ኢየሱስ ክርስቶስ ዘለዎም ውልቃዊ ርክብ ንምሕያልን ብሓድነትን ሲኖዳውነትን ተልእኾ ወንጌልን ዝተጠርነፈት ቤተ ክርስትያን ንምትብባዕ ዝዓለመ ምዃኑ የመላኽት ቅዱስ ኣቦና ኣብቲ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ነቶም ካብ መላእ ፔሩ ዝመፁ ልዕሊ 4,000 ተሳተፍቲ መንእሰያት ጳጳሳትን ካሕናትን ከምኡ እውን ኣባላት ሰቡፊ ህወትን ኣብ ዝሓለፈ ኣዋርሕ ንትመደብ ብዓቢ ሓላፍነትን ፍቅርን ንዘዳለዉ ኣመስጊኖም ንዚ ተበግሶ እዚ ንህወት ቤተ ክርስትያን ዘሕድስን ዘሐይልን እዩ እንክብሉ ገሊፆም ንዚ ተበግሶ ምላሽ ዝሃብኩም ብልቢ ኣመስግነኩም ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዑል መበል 14 ብዛዕባ እዚ ብኤጲስቆጶሳዊ ሽማግለ ጉዳይ መንእሰያትን ዓለማውያን ምእመናንን ምስ ሃገረ ስብከት ቹሉካናስ ብምትሕብባር ዝተዳለወ ሃገራዊ ቀና መንእሰያት ካቶሊካውያን ፔሩ ተባዕ ኮነ ክርስቶስ ህያው እዩ ዝብል መራሕ ቃል ዘለዎ ምዃኑ ብምዝካር መንእሰያት ብክርስቶስ ሓቢርካ ምንባር ከም ዝከኣል ክምስክሩ ኣተባቢዖም ርግፀናነት ህያው ህላዊ ጎይታ ኣብ ማእከልና እቲ ተባዕ ክንከውን ዝላበወና ውሽጣዊ ሓልሓልታ እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ እቶም መንእሰያት ኪኖ ምሾት ውልቃውነት ክስግሙ ኣካል ማሕበረሰብ ኣሕዋትን ኣሓትን ኣብ እምነት ክኾኑ ሓቀይና ማእስር ዕርክነት ክፈጥሩን ብክርስቶስ ሓቢርካ ምንባር ዝከኣል ምዃኑ ክምስክሩን ድማ ከም ዘተባብዑ ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም መንእሰያት ኣብ ዘን መዓልታት እዚኣተን ጎይታ ከምብረሎም ዝደሊ ህያባት ክቕበሉ ልቦም ክኸፍቱ ዓዲሞም ኣብቶም ዝሳቀዩ ዘለዉ ማዕለያት ዘይብሉ ብዙሓት ልብታት ተስፋ ንምብራህ መጋበርያ ኣምላኽ ክትኮኑ ኣይትፍርሑ ቢሎም ተመክሮ ናይ ትምትእኽኻብ ንውልቆም ከይዕቅብዎ ድማ ተሓሳሲቦም ኣብ ናይ ኢድ ቴሌፎንኩም ኣብ ዘሎ ስእልታት ወይ ኣብ ማሕበራዊ መራኽብታት ኣብ እተካፍልዎ ናይ ምስማዐ ርእየት ምስልታት ኮይኑ ክተርፍ ኣይትፍቀዱ ኣብ ክንዲኡስ ሎሚ ብዙሓት ሰባት እቲ ንክርስቶስ ዘፍቅር መንእሰይ ከቕርቦ ዝኽእል ሓጎስን ተላባዕን ምስክርነት ከም ዘድልዮም ብምግላጽ ብመስካሪ ህይወት ኣቢሎም ከካፍልዎ ድማ ከም ዘተባብዑ ዜና ቫቲካን ኣፍሊጡ ቅዱስ አባና ሐዋርያ ቡራኬ ቅድመ መቅራቦም አብ ሀገራው መዓልት መንሳት ፔሩዝ ተሳተፉ ኩሎም ንአማላድነት ወንጌላዊት እኖና ቅድስት ድንግል ማርያም አወኪፎም አብዛ ፍቅርት ምድሪ ፔሩ ጨውን ብርሃንነ ክርስቶስ ምን ትክትኮኑ ተማልደልኩም እግዚአብሔር ይባርክኩም እንክብሉ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ከም ዝዛዘሙ ዜና ቫቲካን አፍሊጡ።
1: እዚ ዜና ቫቲካን እዩ። አብ ካዛና ይትርከብ ቅድስ ዝዝራ ቤት ቤተ ክርስቲያን ቆም ዝኾኑ አባ ገብርኤል ሮማኔሊ ሕፅረት ነዳድን መጓዓዝያን መሠረታዊ ቀረብን እናገደደ ብምኻዱ ኣብቲ ዞባ ዘሎ ሰብኣዊ ቅልውላብ ካብ ኣሰቃቕ ንላዕሊ ከም ዝኾነ ብምግላጽ ህጹፅ ኣህጉራዊ ሓገዝ ጸዊዖም። ክቡር አባ ገብርኤል ሮማኔሊ እቲ ኣብ ቃዛ ዘሎ ኩነታት ኣሰቃቕ ዝብል ቃል ጥራይ ክገልጾ ካብ ዝኽእል ንላዕሊ እናገደደ ይኸይድ ከም ዘሎ ብምጥንቃቕ ህጹፅ ሰብኣዊ ሓገዝ ንኽግበር ጻውዒቶም ኣሐዲሶም ኣለዉ። እቶም ተወላድ ኣርጀንቲና ዝኾኑ ካህን ብማሕበራዊ መራኸቢታት እትቑም ስናን ንኢጣልያዊ ትካል ዜና ካቶሊክን ኣብ ዘመሓላለፍዎ ናይ ቪድዮ መልእኽቲ ሰባት እቲ ኩነታት ኣሰቃቒ እዩ ክብሉ ከለዉ እመኑኒ ብሓቂ ኣሰቃቒ እዩ ብዝበለጸ ክግለጽ እንተኾይኑ ድማ ካብኡ ዝሓየለ ቃል የድልዮ ኢሎም። ክቡር አባ ገብርኤል ሮማኔሊ ሓጺር ርሕቀት ምጉዓዝ እኳ እናጸገመ ዝኸደሉ ዘሎ ዕለታዊ ቃልሲ ይገልጹ። ዝበዝሓ መካይን ትቑምስና ብሰንኪ ሕጽረት መለዋወጥ ኣቕሑት ደው ኢለን እየን። ሓንቲ ማኪና ንምንቅስቓስ ካብ ካልእ ማኪና ባትሪ ክንወስድ ንግደድ ኣለና ክብሉ የረድኡ። እታ ካህና ዝጥቀሙላ ዘለዉ እንኮ ትሰርሕ ዘላ ማኪና እኳ ብሰንኪ ብከላ ዘይቲ ሞቶርን ምዕጻው መተሓላለፊ ነዳድን ክትበላሾ ተቓሪባ ኣላ። ነዳዲ ኣዝዩ ውሑድን ክቡርን ምዃኑ ዝገለጸ ኣባ ገብርኤል ሓደ ሊትሮ ነዳዲ ኣሳት 13 ዶላር ኣሜሪካ ይሽየጥ ከም ዘሎ ሓቢሮም። ብሰንኪ እዚ ድማ ብዙሓት ሰባት ካብ ዝተመስርሐ ፕላስቲክን ናይሎንን ዝተሰርሐ ብልሓታዊ ነዳዲ ክጥቀሙ ይግደዱ ኣለዉ። እቲ መስርሕ ብልክዕ ከመይ ከም ዝኾነ ኣይፈልጥን እየ፣ ግናኸ ብዙሓት ሰባት ካብ ዝተመስርሐ ፕላስቲክ ነዳዲ የፍርዩ ከም ዘለዉ ይነግሩኒ ኣለዉ። እቲ ጸገም ግን እዚ ነዳዲ እዚ ኣዝዩ ትሑት ጽርየት ዘለዎ ስለ ዝኾነ ንመካይንን ጀነሬተራትን ዓብዪ ዕንወት የስዕብ ኣሎ ክብሉ ገሊጾም። እቲ ቕልውላው ኣብ ከቢድ ደረጃ ብምብጽሑ ኣባ ገብርኤል ናይቲ ቤተ ክርስቲያን መካይን ብኣዱግ ብዝሰሓባ ዓረብያታት ንምትካ እኳ እንተሓሰቡ እቲ ኣመራጽ እውን እንተኾነ ሕጂ ካብ ኣቕሞም ንላዕሊ ኮይኑ ኣሎ። ኣብዚ ሕጂ እዋን ዋጋ ሓደ ኣድጊ ኣስታት 50,000 ሸከል ማለት ካብ 16,000 ክሳብ 17,000 ዶላር ከም ዝሓትት ነጊሮምኒ። ቅድሚ እቲ ኩናት ግን ዋጋ ሓደ ኣድጊ ካብ 1,000 ክሳብ 2,000 ሸከል ጥራይ እዩ ነይሩ ክብሉ ገሊጾም። እቶም ካህን መጓዓዝያ ንመዓልታዊ ህይወት ኣዝዩ ኣገዳሲ ምዃኑ ብምእማን ሰባት ናብ ሆስፒታላትን ቤት ትምህርትን ቦታት ኣጥዕዮን ንኽበጽሑ ከምኡ እውን ንሕሙማት ከብጽሑን ሰብኣዊ ሓገዛት ንከከፋፍሉን ዝኽእል ምዃኑ ኣረዲኦም። ኣብ እዋን እቲ ግጭት ቁጽሪ ዘይብሎም ጐደናታት ከም ዝዓነዉ ብምሕባር ቃዛ ኵሉ ነገር ብእግሪ ክስራሕ ዝኽእል ኣዝያ ንእሽቶ ቦታ ኣይኮነትን ክብሉ ገሊጾም። ካብቶም ሒደት ዘተባብዑ ምዕባሌታት መንግስቲ እስራኤል ምስ ቦርድ ሰላም ተኣሳሲሩ ኣህጉራዊ ሓይሊ ናብ ዞባ ራፋሕ ንኽኣቱ ናይ መጀመርታ ፍቓድ ከም ዝሃበ ዝሕብሩ ጸብጻባት ከም ዘለዉ ኣባ ሮማኔሊ ይሕብሩ። እዚ እንተወሓደ ናይ መጀመርታ ስጉምቲ ምዃኑ እውን ይብሉ። እንተኾነ ግን እቲ ዝዓበየ ዘድሊ ነገር ንሲቪላዊ ህዝቢ ቃዛ ምሕጋዝ ምዃኑ የረጋግጹ። ህዝቢ ብዘይ ዝኾነ ነገር እዩ ዝነብር ዘሎ። ዳግሚ ህንጸት ብርግጽ ኣገዳሲ እዩ። እንተኾነ ግን ኩሎም እቶም መሰረታዊ ንመዓልታዊ ህይወት ዘድልዩ ነገራት እውን ብማዕሪ ኣገደስትዮም ክብሉ ገሊጾም።
2: መደብ መንእሰያ

0: ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንእስያትኩም ዘለኹም ብክርስቶስ ኣሕዋትን ሓትን ምሳኹም ዘለኹ ሓወኹም ናሃም ጳውሎስ እየ። ዝሓለፈ ሰሙን ንሰለስተ ክፋላት ዝኸይድ ኣብ መንጎ ዓለማት ዝብል ኣርእስቲ ብቐዳማይ ክፋል ብዛዕባ ንእምነትና ዝምልከት ከመይ ጌርና ንዝወረስናዮ ናይ ጢሞቴዎስ ኣብነትና ምፃና ከመይ ጌርና ከዓ ንነብሮ ከመይ ጌርና ነተሓላልፎ ናብቲ ዝመፅእ ወለዶ ንሕድፎ ዝብል ሓሳባት ርኢና ነርና። ንዶም ማዓንቲ ከዓ ካብዚ ኣርእስቲ ካብቲ ብዓብዩ ዘሎ ኣርእስቲ ከይወፃና ከለና ኣብቲ ብቐጥታ ንገብሮ ኣብ ናይ ኦንላይን ፕላትፎርም ኣብ ናይ ሶሻል ሚድያ ዝምልከትከ ከመይ ጌርና ኢና ንገዛ ርእስና መሰኻኽር ክርስቶስ ኮይና ንክንርከብ ክንገብሮ ዘለና ነገራት ክንርኢ ኢና። ኣብ ሞባይላትና ኣብ ስክሪናትና ኣብ ቲክቶክ ኮነ ኢንስታግራም ብዋትሳፕ ዩቲዩብ ዝተፈላለየ ነገራት ክንርኢ ንርከብ ኢና ክንርኢ ንውዕል ኢና። ኣብ ቤተ ክርስትያን እውን ብፅቡቅ መንገዲ ኣትዩ ህዝቢ ክግልገለሉ ንርኢ ኢና። ብዝያዳ ብዝበለፀ ከዓ ነፍሲ ወከፍና ኣብቲ ግላዊ ሂወትና ኣብቲ በይንና ኣብ ንኾነሉ እውን ብሃናፂ ዝኾነ መንገዲ ከመይ ጌርና ክንጥቀመሉ ንኽእል ኣብቲ ናይ ኦንላይን ፕላትፎርም ኣብቲ ዝኽብሎ ፀናሕኩ ናይ ሶሻል ሚድያ ካቶሊካዊ ኮይንካስ ከመይ ኢልካ ትነብር፣ ከም ሓደ ክርስትያን ብምልኣት ከመይ ኢልካ ትነብር ንዝብል ሓሳብ ኢና ኣሎ ማዓንቲ ክንሪኢ ክሳብ መወዳእታ ክትከታተሉ ብፍቅሪ ኣምላኽ ቀድመኩም እምበኣር መበገስ ኮነና ኣብ መልእኽቲ ጳውሎስ ናብ ሰብ ሮሜ ምዕራፍ 12 ፍቕዲ 2 እቲ ሰናይን ባህ ዘብልን ፍፁሙን ዝኾነ ፍቓድ ኣምላኽ እንታይ ምዃኑ ምእንቲ መርሚርኩም ክትፈልጡ ኣእምሮኹም ብምሕዳስ ዝተለወጡ እምበር ነዚ ዓለም እዚኣ ኣይትምሰልዋ ይብለና። ነዚ ቓድ እዚ ክሓስብ ከለኹ እዚ ኣብዚ ግዜና ዘሎ ብፍላይ ሶሻል ሚድያ ከመይ ሰርሑን ነተኣሳስሮ ኸልና እዚ ናይ ኣልጎሪዝም ዝበሃል ብደቂቕ ብመሃንድሳት ዝተሰርሐ ኩሉ እትስኻ ትሪኦ እትስኻ ላይክ ዝትህቦ እቲ ብቐፃሊ ትርእዮ ከም ፊድስ ኮይኑ ብቐፃሊ ብቕልጡፍ መንገዲ ንእምሮና መልክዕ ከትሕዞ ዋየር ክገብሮ ይርከብ እዩ። ስለዚ ድማ የቅዱስ ጳውሎስ ነቲ ንዓለም ኣይትምሰልዋ ዝብሎ ዘሎ ከይተረዳእና ኾነ ተረዲኡና ነቲ ቐፃሊ ኣብ ሞባይላትና ንሪኦ ንእምሮና ሓደ ቅርፂ የትሕዞ ንመንነትና እውን ሓድሽ ዝኾነ ኣካይዳ ቅድሚ ሕጂ ዘይደመናዮ ኣካይዳ ልማዳት ንኸነጥር እውን ይሕግዘና ወይ ድማ ብፅቡቅ ክኸውን ክእል ብጎዳእ ዝኾነ መልክዑን ክሃሴና ይርከብ እዩ። ስለዚ ከይተረዳእና ንውሕጦ እዩ። ኣብ መዝገባ ሃይማኖት ብዛዕባ እቲ ኣብ ማሕበራዊ መራኸቢታት ንረኽቦ ሓቅታት ኮነ ኣብ ዝተፈላለየ ባይታ እውን ንረኽቦ ሓቅታት ብዛዕባ ከምዚ ተዛሪቡሎ ሓቂ ናይ ምፍላጥን ኣብኣ ናይ ምስታፍን መሰል ዘይተደረተን ዘይተገደበን ኣይኮነን። ነስተውዕል መሊስና ፍቅራ ንኣሕዋት ቀፂሉ ከዓ እንታይ ይብል ነፍሲ ወከፍ ሰብ ንህይወቱ ምስ ናይ ወንጌል ሕጊ ሕውነታዊ ፍቅርን ከሰማምዓ ይግባእ። እዚ ድማ ኣብ ገለ ጭቡጥን ግሁድን ኩነታት ንዝተወከሰና ሰብ ነቲ ሓቂ ክንገልፀሉ ዘድሊ ወይ ዘየድሊ ምዃኑ ክንክምክሞ ዝሓተልና እዩ እናበለ ኣብ ቁፅሪ 2488 ይነግርና። እዚ እንታይ እዩ ዘረዳእና ዘሎ ክንመም ከም ዘለና መኣስ ብኸመይ ኣበይ ዝብል ሕቶታት ይምልሰልና። ቀፂሉ እውን ኣብ ቁፅሪ 2494 ምስ ንውከስ ናይ ማሕበራዊ መራኸቢታት መጋበሪ ማለት ብፍላይ ድማ መራኸቢ ብዙሓን ተጠቀምቲ ነቲ ዝበሃልን ዝርእዎን ከይመመዩ ምስ ዝጥቀሙን ልሙስ መንፈስ ተቐባልነት ጥራይ ከሕድርሎም ዝኽእል እዩ። ከይመመና ክንርኢን ከለና ልሙሳት ኢና ንኸውን፣ ብመንፈስ ልሙሳት ንኸውን፣ ዝጠቅምን ዘይጠቅምን ከዓ ክንቅበል ንውዕል ማለት እዩ። ንመራኸቢ ብዙሓን ዝጥቀሙሉ ሰባት ኣብ ኣቀራርቦኦምን ኣተሓሕዞኦምን ስሩዕን ምጡንን ኣገባብ ክኽተሉ ይግብኦም። ምናልባት ነቶም ነዚኣ ንሰምዕ ዘለና ውልቀ ሰባት እውን ኣብ ማሕበራዊ መራኸቢታት ነጥፍ እንተደኣ ኮይና ስሩዕ ክኸውን ኣለዎ፣ ኣኽብሮት ዘለዎ ክኸውን ኣለዎ፣ ምጡን ክኸውን ኣለዎ፣ ንእምነትካ ዝምጥን፣ ንእምነትካ ዝውክል፣ ንኣምላኽ ክብሪ ዝህብ ዘየዋረድ ሻራ ዘይብሉ መፍለላይ ዘይብሉ ሓቂ ዝኾነ ርዝነት ዘለዎ ክኸውን ኣለዎ ትሕዝቶታትና። ቀፂሉን ሓፈሻዊ ንዝኾነ ፅልዋታት ብቐሊሉ ንምቅዋም ንቑሕን ቁኑዕን ዝኾነ ሕልናን ኣተናን መሓዝ ከልዮም እዩ። ንመን እዚኦም ነቶም ኣብ ሶሻል ሚድያ ነጢፎም ብዙሕ ፅልዋታትን ዝገብሩ ውልቀ ሰባት ከምኡውን ከም ማሕበራት ውን ክኸውን ይኽእል እዩ። ጥንቁቕ ዝኾነ ኣካይዳ ክህልወና፣ ንቑሕ ዝኾነ ኣካይዳ ነቲ ሕብረተሰብ ነቲ ምእመን ንቕድሚት ገፁ ዝወስድ ዘሳግር ሃናፂ ክኸውን ክኽእል ኣለዎ። እዚ እምበኣር እንታይ እዩ ዘረድኣና እቲ ብዛዕባ ሞራላዊ ሂወት ክንዛርብ ከለና እቲ ኣብ ደገ ንገብሮ ጥራይ ዘይኮነ ወላት ኣብ ማሕበራዊ መራከቢታት ፖስት ንገብሮ ኣብኡ ነካፍሎ ሼር ንገብሮ ላይክ ንህቦ እዚ ነቲ ናትካ ልብኻ ኣበይ ከም ዘሎ ሃቐናኻ ሞራላዊ ኣካይዳኻውን ዘንፀባርቕ እዩ። ስለዚ ኣብ ሓቂ ዝተመስረተ ኣብ ፍቕሪ ዝተመስረተ ኣብ ምጥንና ዝተመስረተ ጥራይ እዩ ናብ ቤተክርስትያን ክኣቱ ዘለዎ ንቤተ ክርስትያን ክውክልን ካብ ቤተ ክርስትያን ንደገውን ክውሕዝ ዘለዎ ፍቅራን ኣሕዋት ቅዱስ ኣቦና ዮሃንስ ጳውሎስ ዳግማዊ ንማሕበራዊ መራኸቢ ናይ ግዜና ኣርዮስ ፓጎስ እናበለ ጠቂስዎ ኣሎ። እዚ ኣርዮስ ፓጎስ ኣብ ኣቴንስ መጀመርያ ቅዱስ ጳውሎስ ነቲ ናይቲ ግዜኡ ዝነበሩ ፍላስፋታት ዘይኣምኑ ብዛዕባ ወንጌል ዝመሃረሉ ቦታ እዩ ነይሩ። ማሕበራዊ መራኸቢ ድማ ሎሚ ከምኡ ኮይኑ ኣሎ። ከም ንፈልጦ ማሕበራዊ መራኸቢታት ዳርጋ ና ስዋ ዝኾነሉ ግዜያት ብዙሕ እዩ ክንብል ንኽእል ኢና። ዓይናይ ተሓተላ ዓይናይ ትፅሩይ ክትፈልየሉ ዘይትኽእል ክትፈልዮ ትሽገረሉ ግዜ እዩ። ብዙሓት መንእሰያት እውን ኣልሚስና ዘሎ ነገር እዩ። ስለዚ ክንጥንቀቐሉ ክንክእል ኣሎና። ኣብዚ ነጥቢ ኣብነት ዝኾኑና ብዙሓት እዮም። ንሎም ዓንቲ ግን ካርሎስ ኣኩቲስ ቅዱስ ካርሎስ ኣኩቲስ መንእሰይ እዚ መንእሰይ እዚ ኣብነት ናይ ኩላትና እዩ። ናይ ኮምፒተር ፕሮግራሚንግ ክኢላ እዩ ነይሩ። ኣብ ንእስነቱ ግን ናብ ጎይታ ናብ ቤት ኣቦ ዝዓረፈ እዩ። እንታይ ይብል ነይሩ? ኩሎም ደቂ ሰባት ኦሪጂናል ኮይኖም እዮም ተወሊዶም። እንተኾነ ግን ክመቱ ከሎ ፎቶኮፒ ኮይኖም እዮም ዝሞቱ። እዚ እንታይ ማለት እዩ? ንሂወቶም ነቲ ውህበታት ዝተዋህቦም ብዝግባእ ኣይነብርዎን። ንካልኦት እናመሰሉ ንካልኦት እናደገሙ ክነብሩ ይርከቡ። ሂወቶም ኣብ ማሕበራዊ መራኸቢታት ጥራይ ክደልዩ ኣይፍትኑ። መንነቶም ኣብ ማሕበራዊ መራኸቢታት ጥራይ ክረኽቡ ኣይፍትኑ። ምሕልፎ እቲ መንፈሳውነቶም ግዜኦም ሓይሎም ኣብ ቅዱስ ቁርባን ዘለዎ መንፈሳውነት እዩ ክኸውን ዝግባእ እናበለ እቲ ቅዱስ ቁርባን እውን ዓሚቕ ዝኾነ ርክብ መንፈሳውነት ንክህልወና የተባብዓና። እምበኣር ኣብ መደምደምታ በዘን ሰለስተ ሕቶታት ነፍሲ ወከፍና ንገዛ ርእስና ክንሓተን ዘለና ነዚአን ጠቂሰ ክውድአ። ቀዳማይ እቲ ኣብ ማሕበራዊ መራኸቢታት ዘሎ ምንቅስቓሳትካ ምንቅስቓሳት ኪ ንእምሮኹ ዝሕድስ ከምቲ ቅዱስ ጳውሎስ ኢልዎ ዘሎ ንእምሮና ዝሕድስ ድዩ ወይስ ንዓለም ንክንመስል እዩ ዝገብረና? ናብ ሕርቃን ናብ ዘይጠቅም ቫኒቲ ዝኾነ ነገራት ንክንኣቱ ናብ ፍርሒ ናብ ጭንቀት ዘእቱ ክንርኢና ንውዕል ከምኡውን ኣብኡ ንፅምበር። ካልኣይ ፖስት ክንገብር ከለና ሓደ ነገር ከንካፍል ከለና ኮመንት ክንፅሕፍ ከለና ብሓቂ ብፍቕሪ ተበጊስና ድና ንገብሮ ምቲ ኣብ መዝገበ ሃይማኖት ክንሪኦ ፅናሕና ኣብ ሓቂ ተመርኪስና ድና ንገብሮ ዘለና። ሳልሳይ ከም ቅዱስ ካርሎስ ኣኩቲስ ንማሕበራዊ መራኸቢ ከም ኣርዮስ ፓጎስ ዲኻ ትጥቀመሉ ዘለኻ ቦታ ምስክርነት ዲኻ ጌርካዮ ዘለኻ። ፍቁራን ኣሕዋት ነዘን ሰለስተ ነጥቢ ተገዲስና ንስተንትነለን ንሕሰበለን ንካልኦት ውን ነዚ ትሕዝቶ እዚ ንክሰምዑ ንክባርክሉ ውን ነካፍሎ። ዝመፅእ ሰሙን ሳልሳይ ክፋል ሒዘልኩም ክሳብ ዝመፅእ ሰሰናይ ኣምላኽ ባርኩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ብፁዕ ካርዲናል ማይክል ቸርኒ ኣብ መኽፈተ ስነ ስርዓት ምሉእ ዓውደ ጉባኤ ማሕበረ ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ኣብ ዘዕረጎ መስዋእቲ ቅዳሴ ንተሳተፍቲ ኣባላት እቲ ማሕበር ንክርስትያን ምእመናን ብትዕግስቲ ንዓለም ከሐድሱ ከተባብዕዎም ንመንፈስ ቅዱስ ብምፍቃድ ድማ ኣብ መንጎኦም ክዓዩን ከምኡውን ሕብረት ከማዕብሉ ብምምሕፃን ስብከት ቃል ኣምላኽ ኣካፈልዎም። ኣብ እዋን ጸገማት ተስፋ ኣይትቑረጹ። ንዓለምን ንኹነታትን ስቓይን ንምቕያር ብትዕግስቲ ድልድላት ሕብረት ህነጹ እንክብሉ ብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ መኽፈተት ዓውደ ጉባኤ ንማሕበር ኣባላት ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪቃ ጻውዒት ኣቕሪቦም። ዝሓለፈ ሰንበት ዕለት 19 ሓምለ 2026 ኣብ ናይሮቢ ኬንያ ኣብ ዝዓረገ መስዋእቲ ቅዳሴ ብፁእ ካርዲናል ማይክል ቸርኒ ንሕና ክርስትያን ምእመናን ኣብ ዓለም እንነብር ዘሎና ከምቲ መንፈስ ቅዱስ ዝገብሮ ንዓለም ካብ ውሽጢ ምእንቲ ክልውጣን ከነሕድሳን ተጸዊዕና ኢና በሉ። ካርዲናል ቸርኒ ካብ ዕለት 18 ክሳብ ዕለት 22 ሓምለ ኣብ ናይሮቢ ኣብ መበል 21 ሓፈሻዊ ዓውደ ጉባኤ ናይ ኣሚሰያ ይሳተፉ ኣለዉ። እዚ ዓውደ ጉባኤ እዚ ካብ 9 ሃገራት ምብራቕ ኣፍሪቃ 8 ኣህጉራውያን ጉባኤታት ካቶሊካውያን ጳጳሳት ዝሳተፍዎ ዘለዉ እዩ። እዚ ዓውደ ጉባኤ እዚ ኣብ ካቶሊካዊ መንበረ ጥበብ ምብራቕ ኣፍሪቃ እዩ ዝካየድ ዘሎ። ካብ ሱዳን፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ማላዊ፣ ዛምቢያ ከምኡውን ካብተን ምስ ዝዞባ እዚ ዝዳወባ ሃገራት ጅቡትን ሶማልያን ዝመፁ 140 ጳጳሳት ይርከብዎም። ፍረ ነገር ናይዚ ዓመት ዝዓውደ ጉባኤ ናይ ኣሚሰያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናጽ ዝብል ድማ እዩ። ብፁእ ካርዲናል ማይክል ቸርኒ ብዛዕባ ምሳሌ ማይ ብሑቕ ካብ ናይ ዕለቱ ንባብ ወንጌል እተወስደ ብምጥቃስ መንግስቲ ኣምላኽ ኣብ ሓደ መልወሲ እተወሰኸ ማይ ብሑቕ ከም ዝኾነትን ከምኡውን ነቲ ብሑቕ ከም እተብክዖን ገሊፆም። እዚ ምሳሌ እዚ ስቓይን ምጉዳል ፍትሕን ንምቕያር ህዱእን ዓሚቑን ውፅኢታውን ዕዮ ከም ዝሓትት ብንጹር ዘተባብዕ እዩ በሉ። ብዛዕባ ገዛ ርእስና ዘንጸባርቕ መርኣያ ምግባር ዘይኮነስ ምስ ኣምላኽን ምስ ካልኦትን ዓሚቕ ሕብረት ምግባር ንዓለም ካብ ውሽጣ ብህድኣት ብምቕያር መዓልታዊ ናብራ ምንባር እዩ ድማ በሉ። ኣብ ውሽጢ ነፍሲ ወከፍ ክርስትያን ዝዓይ መንፈስ ቅዱስ ንዓለም ብኸመይ ከም ዝቕይራ እውን ወሲኾም ኣስተንተኑ። እዚ ኸዓ ምልክታት ዘመን ብምንባብን ምስ ካልኦት ብምትሕብባርን ዝብጻሕ እዩ ክብሉ ኣመልከቱ። ኣብዚ መዳይ እዚ ብፁእ ካርዲናል ቸርኒ ብፍላይ ከዓ ንመንእሰያት ሓቀኛ ድልድላት ሕብረት ክሃንጹ ጻውዒት ኣቕረብሎም። ብዘይኣፈላላይ መንገድታት ዓለም ብምስዓብ ወይ ብምውህሃድ ክርስትያናዊ መንነትና ብምቅላል ወይ ነቲ ኣብ ወንጌል ዘሎ ጠለብ ብምቕናስ ዘይኮነስ ከም ማይ ብሑቕ ኣገዳሲ ምንጪ ብምዃን እዩ ዝብጻሕ በሉ። በዚ ኸምዚ ኢና መንግስቲ ኣምላኽ ኣብ ምህናጽ ብሓቂ እንተሓባበር። ኣብቲ እንነብረሉ ዘሎና እተፈላለየ ኩነታት ከም ማይ ብሑቕ መጠን ዘሎና ግደ ድማ እንፍጽም ክብሉ ተላበው። ብፁእ ካርዲናል ማይክል ቸርኒ ኣስዒቦም ካልእ ኣብቲ ናይ ዕለቱ ወንጌል ተጠቒሱ ዘሎ ምሳሌ ማለት ብዛዕባ እቲ ብሕብረት ዝበቁል ስርናይን ክርዳድን ብምጥቃስ ብፍላይ ነቲ ክርዳድ ካብ ስርናይ ንምፍላይ ብተህዋኽ ዘይምምንቋስ ዝብል ኣምር ነቲ እቲ ዋና ግራት ዘቕረቡ ሓሳብ ኣጉልሑ። እዚ ሓረስታይ ብዛዕባ እከይ ክርዳድ ፍትሒ ንምምላስ ሂወት ንምምላስ እኳ እንተሓሰበ ነቲ መብዛሕትኡ ግዜ ብቕልጡፍን ቀሊልን ባህሪና ዝቕጻዕን ስጉምትታት እንወስደሉን ፈተና ኢዱ ኣይህብን እዩ። እዚ ኸዓ ብዓይኒ ዘይረአ እንተበቖለ ድማ ነቲ ስርናይ ኣብ ዝኾነ ይኹን ቦታ ብጻዕሪ ከጥፍኦ ኣይክእልን እዩ ክብሉ ኣስተንተኑ። ካርዲናል ቸርን ከም ዝገለጽዎ እዚ ከምዚ ዝበለ ምስትውዓልን ትዕግስትን ኣቀራርባን ንዅሎም ክርስትያን ምእመናን ኣብ መንጎናን ምስ ኩሉ ሰብ ኣብ ውሽጢ ቤተ ክርስትያንን መዓልታዊ ዲፕሎማሲን ኸማዕብሉ ክሕግዞም ኣለዎ ክብሉ ተላበው። ብታህዋኽ ናብ ዘይፍትሓዊ ፍርድታት ክትኣቱ ኣዝዩ ቀሊል እዩ ክብሉ ድማ ኣጠንቀቑ። ኣብ መወዳእታ ብፁእ ካርዲናል ቸርኒ ብዛዕባ እቲ ንመንግስተ ሰማያት ከም ንእሽቶ ዘርኢ ኣድሪ ዘቕረበ ምሳሌ እውን ኣስተንቲኖም። ብፁእነቶም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸሓፍዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ብምጥቃስ እዚ ምሳሌያዊ ዛንታ እዚ ነቲ ኣዝዩ ኣሉታዊ ትርጉማት ክንውንን ኣብ ሕቶ ዘእቱ ዓሚቕ ተስፋ ንኽንነብር ከም ዝጽውዓና ኣጉልሑ። ቅዱስ ኣቦና ከምቲ ንሶም ናይ ሓሶት ኩንነት ክብሉ ዝፀውዕዎ ነገር የጠንቅቑና ኣለዉ። እዚ ኸዓ ሸለልትነትን ኢድካ መሃብን እዩ በሉ። ኣብ ክንዶስ ንእከይ ብትብዓት ንምኹናን ፃውዒት የቕርቡልና። ክርስትያን ምእመናን ከም ምዃንና መጠን ኣብ ኩነኔ ጥራይ ደው ክንብል ግን ኣይኮነን። እዚ ኣድላይ እዩ፣ ግን ከዓ እኹል ኣይኮነን። የግዳስ ነቲ ጐይታ ድሮ ኣብ ቅድሜና ዝኸፍተልና ዘሎ ሓድሽ መንገድታት ከነለልዮን ክንስዕቦን ክንፅዕር ኣሎና። ነቲ ኣብ ወንጌል እተመስረተ ምስላ ዘርኣድሪ ኣብ ልብና ንሓዞ ክብሉ ድማ ብፁእ ካርዲናል ቸርኒ ኣትሪሮም ተዛረቡ። መንግስትኻ ትምጻ ኢልና ምእንቲ ክንጽልን ምእንቲ ክንዓይን ድልድል ተስፋ ብኸመይ ከም እንሃንጽ ብዝያዳ ምእንቲ ክንምሃር ንጐይታ ንለምኖ። ኩሎም ተጋባእቲ ድማ ከም ውህበት ሰማይ ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ክሃንጹ ብምጽላይ ስብከቶም ዛዘሙ።
1: መበል 21 ምሉዕ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ኣብ ናይ ኬንያ መንበረ ጵጵስና ዕለት 19 ሓምለ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ምብራቅ ኣፍሪካ ዝተበገሰ መንእስያት ኣብ ማእከል ኣስተንትኖኡ ዝገበረ ኮይኑ ኣቦ መንበር ዋዕላ ጳጳሳት ካቶሊክ ኬንያ ናይ ሰበኻ ኪሲሙ ሊቀ ጳጳሳት ሞሪስ ማሃትያ መኩምባ ኣብ ዘስምዕዎ ናይ መኽፈት መዳረ ንመንእሰያት ቤተ ክርስቲያን ትፈትወኩም ኣባኻትኩም ተኣምን ኣብ ህይወትን ተልእኾን ቤተ ክርስቲያንን ኣብ ህይወት ሃገርኩምን ምሉእ ብምሉእ ክትሳተፉ ትዕድመኩም ብሓባር ኮይንና ኣብ ፍቕሪ ፍትሒ ሓድነት እምነትን ግዜ ዘይሓልፎ ክብርታት ናይ ካቶሊክን ክርስትናን ትውፊትና እተመሰረተ ሕብረተሰብ ኢና እናሃንፅ ከም ዝበሉ ፊደስ ኣገልግሎት ዜና ኣፍሊጡ። ነቲ ሙሉእ ሓፈሻ ዓውደ ጉባኤ ብወግዒ ንምኽፋት ዝዓርግ መስዋዕቲ ቅዳሴ ዝመርሑ ኣገልግሎት ውህድ ሰብ ኣብ ምዕባለ ዝሓሊ ናይ ቅዱስቲ መንበር ላዕላዊ ቤት ፅሕፈት ህየንተ ካርዲናል ሚካኤል ቸርኒ ንመንእሰያት ተስፋ ካባኻትኩም ክትምንዛዕ ኣይትፍቀዱ እንክብሉ ተማሕፂኢኖም ሊቀ ጳጳሳት ዮን መንበር 14 ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓውደ መልእኽቲ ብምዝካር ምይይጥን ትዕግስትን ትሕትናን ግጭታት ንምፍታሕ ከምኡውን ዝያዳ ፍትሓውን ሰላማውን ሕብረተሰብ ንምህናፅ ዝድረኽ መጋበርያ ምዃኑ ከም ዘጉልሑ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ ኣቦ መንበር ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ኣብ ዛምቢያ ናይ ሰበኻ ሶልዌዚ ጳጳስ ቻርለስ ጆሴፍ ሳምፖ ካዞንደ ኣብ ዝቕፅሉ 4 ዓመታት መንእስያት ቀዳምነት ክስነት ካቶሊካዊት ቤተ ክርስቲያን ኣብቲ ዞባ ከም ዝኾኑ ገሊፆም ጳጳሳት ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ንመንእሰያት ንዝቕፅሉ 4 ዓመታት ቀዳምነት ግስነቶም መርሓ ግብርታቶም ዝገብርሉ ምኽንያት ብቀዳምነት መንእሰያት ተወፋይነትና ከም ዝግብኦም ከነርእን ናይ ቅድስትን ኣደን ቤተ ክርስትያን ወገን ናይ ምዃን ስምዒት ከማዕብሉ ክንሕግዞም ስለ እንደሊ እዩ ከም ዝበሉ ኣፍሊጡ። ኣብቲ ኣኼባ ኣስታት 140 ጳጳሳት ካብ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ዝመፁ ኤጲስቆጶሳውያን ጉባኤታት ኢትዮጵያ፣ ኤርትራ፣ ኬንያ፣ ማላዊ፣ ደቡብ ሱዳን ሱዳን፣ ታንዛኒያ፣ ኡጋንዳ፣ ዛምቢያ ከምኡውን ኣባላት ማሕበር ዝኾኑ ሃዋርያውያን መስተናብሪ ጅቡቲን ሶማልያን ይሳተፉ ከም ዘለውን ኣብቲ መደብ ወከልቲ ፖለቲካዊ ተቋማት ውሽጢ ዓዲ እውን ዝተረኽቡ ኮይኖም ካብኣቶም ናይ ሃገረ ኬንያ ርእሰ ብሄር ዊልያም ሩቶ ወኪሉ ዝተዛረበ ቀዳማይ ፀሓፊ ቤት ምክሪ ሚኒስትራት ሙሳ ሊያ ሙዳቫዲ ኣብ ዘስምዖ መደረ ኣብ መላእ ምብራቅ ኣፍሪካ ሰላም ሰናይ ምሕደራን ምሕያል መንእሰያትን ንመደንፋዕ ዝያዳ ዝባቡ ምትሕበባር ክግበር ፃውዒት ኣቕሪቡ እዞም ሰለስተ ኣዕኑድ ንዘላቐ ልምዓትን ቁጠባዊ ዕቤትን ብኸመይ ኣገደስቲ ምዃኖም ኣስሚሩ ካቶሊካዊት ቤተ ክርስትያን ንመንእሰያት ቅኑዕ ክብርታትን ክእለታትን ዕድላትን ንምቕራብ ዘለዋ ተወፋይነት ብምግንዛብ እቲ ኬንያዊ ፖለቲከይና ኣፍሪቃ ዘለዋ ዘይተዓደነ ዓቕሚ ካብ ቀይድታት ከነላቕቕን ዝያዳ ርጉኡን ብልፅግናን መጻኢ ከነረጋግፅን ንኽእል ኢና ከም ዝበለ ፊደስ ኣገልግሎት ዜና ሓቢ ቢሩ።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። اب سالساي معالتي زحلف سولوس علت 21 حمله مسوات قداسه مبل 21 غباي بصوان باباسات مبرق افريكا بباباسات اثيوبيان ايرتران تمريحو اتي زعرق مسوات قداسه نبصو ابا غبر ميكائيل سماعت توفي خوينو مسرح قدسنا اوم دما نا باباسات اميسيا اقريبو بصو ابا غبر ميكائيل اب تاريخ بيت كريستيان اثيوبيان ايرتران اب زمن حاصي تيدروس بسنكي كاتوليكاو امنتهم اب قدم حزب بغفع تقتلوا ود هاجرنا سماعتيهم قدس منبر بشحنت شعات تميتن 23 عمت مهرت برسلي كان باباسات بيس مبل 10 تخلت بصنهم اوجاتلنا حجد ما اواج قدسنا ام ام مسرح زركب زلويو بصو ابونا ماركوس باباس سبخه جيما بونغا ايتيوبيا ابت زعرقه مسوات قداسه نباباسات اميسيا بزعبه هيوت بصو ابا غبر ميكائيل سماعت مغلصي اقريبهم قدسنا ام نخغلصلنا نزتدالو صلوت دما مريحهم باعمالادنت بصو غبر ميكائيل دما منتتي زكايد زلو غبايا اميسيا صليهم اب ايتيوبيان ايرتران بمريحنت ماحبر كهنات لوكان لازاريست مس قدست منبرن ايتيوبيان ايرتران كاتوليكاويان زتفلالي نطفتات يكايدو كم زلو دما غليصم بصو ابونا ماركوس اب زوبانا زركبو كلهم باباساتن مؤمنانن منت اواج قدسنا بصو غبر ميكائيل كصليو دما صاوعي تقريبهم اتزعرق مسوات قداسي ببصو لكباباسات ابونا تسفا سلاسي سيوم لكباباسات رئسة سبخاتات اديس اببان بصو لكباباسات ابونا منغستاب تسفا مريم لكباباسات رئسة سبخاتات اسمران ابو منبر قبائي بصو عن باباسات ايرترانيو تمريحو وكالتي من سيات اتيوبيان محبر مزمران ايرترا اب كينيان ابت مسوات قداسي بزماري اقل قيلوم ابراب عاي معال توعلو حفشاوي عودة قبائي ناي محبر ابيسكوبوساويان قبائي تات باباسات مبراق افريكا تمالي علت عسران كلتن حملة كلتشان عسران شدشتن

የአካባቢያውያን አብያተ ክርስቲያን ሐድነት ምዕባይ አብዝብሉ ነጥብታት ድማ አስተንቲኖም አቦ መንበር ኮሚሽን ሐዋርያው ጉስነት መንሰያት አብ ኬንያ ብፁዕ ሊቀ ጳጳሳት ሄንሪ ጁማ አዶንያ አብ ዘስምዕዎ መደረ ቤተ ክርስቲያን ምስ መንሰያት ጉዕዞኣ ክትቅጽል ኣተባቢዖም መጻኢ ቤተ ክርስቲያን ጥራይ ዘይኮኑስ ሎሚ ኣብ ዘሎ ተልኾኣውን ንጡፋት ተሳተፍቲ ምዃኖም ኣስመሩሉ መንሰያት ብእምነት ክዓብዩን ኣብ ውሽጢ ማሕበረሰቦም መሳርሕቲ ተስፋ ክኾኑን ዘኽእሎም ብሉፅ ኣሰኒዮን ምስማዕን ዕድላትን ክግበረሎም ድማ ጻውዒት ኣቕሪቦም እቲ ጉባኤ ብተወሳኺ ኣብ መንጎ ኣባል ሃገራት ኣሚስያ ናይ ምትሕብባር መድረኽ ምምዕባል ኣብ ዝብል ነጥቢ እውን ተዛትዩ እዩ ልኡኻት ናይ ጉስነት ተመክሮታቶም ክካፈሉን ኣብ መላእቲ ዞባ ንጡፋት ክኾኑን ኣብ ገዛ ርእሰን ዝምርኮሳ ሚስዮናውያን ዝኾና ኣብያተ ክርስቲያናት ንምህናፅ ተወፋይነት ከሐድሱን ተሰማሚዖም ኣብቲ ኣብ ናይሮቢ ዝካየድ ዘሎ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ንወለዶ መንሰያት ዝውክሉ ልኡኻት ዝያዳ ጽልዋ ክግበረሎም ጻውዒት ኣቕረቡ ንቤተ ክርስቲያን ከም ወኪላታ መጠን ናይ ለውጢ ሓይሊ ከም ምዃኖም ዝስምዓና ኣባላት ስድራ ቤት ጌርና ኢና እንርእዮም ክብሉ ኣመልከቱ ንሻቕሎት መንሰያት ምስማዕ ኣብ መስርሕ ውሳነታት ምስታፍ ኣብ ጉስነታዊ መደብ ሰበኻታት ምእታው ንመጻኢ ቤተ ክርስቲያን ጥራይ ዘይኮነስ ንህልው ህላዊ ቤተ ክርስቲያን እውን ዘድልዩ እዮም ብምባል ኣብ ሓፈሻዊ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ክሳብ ዝመጽእ ዘሎ ሰንበት ዕለት 26 ኣብ ዝቕጽል ዘሎ ኣብ ከተማ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ከም ክፍልቲ ጉባኤ ተወከልቲ መንሰያት ተረኺቦም መደረታቶም ኣቕሪቦም ንሳቶም ድማ ነቶም ተጋባእቲ ጳጳሳት ድምፅና ጽን ኢልኩም ስምዑና ብዛዕባ ኩንነታትና ከተስተንትኑን ከምኡውን ኣብ ጉዕዞና ብቕርበት ከተሰንዩና ክብሉ ተማሕጸንዎም ኣብ ርእሲ እዚ እውን ፍረ ነገር ናይ ዛውደ ጉባኤ ናይ ኣሚስያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናጽ ዝብል ኮይኑ ንመንእሰያት ኣብ ማእከል ናይ ትዘተታት ዝገብር እዩ ዝነበረ ተወካሊ መንእሰይ ርእሰየ ጳርቅናታት ኣዲስ ኣበባ መንእሰይ ሓያት ዓብዲ ነቶም ተጋባእቲ ጳጳሳት ንመንእሰያት ኣብቲ ሓፈሻዊ ጉባኤኦም ንኽሳተፉ ስለ ዝዓደምዎም ኣመስገንዎም እዚ ተግባር እዚ ቤተ ክርስቲያን ምስኦም ምዝራብ ጥራይ ዘይኮነስ ኣብ ጉዕዞ እምነት ንምስናዮምን ንምስጋሮምን ዘለዋ ቈራጽነት ዘርኢ ምዃኑ ገለጸ እዚ ምስ መንእሰያት ዝግበር መስርሕ ምምኽኻር ኣብ ዛምብያ ኣብ 224 ብቤት ጽሕፈት ኣሚስያ ኣብ ዝተኣከበ ፎርም ተጀሚሩ ዝነበረን ከምኡውን ድሒሩ ድማ ኣብቲ ኣብ 226 ኣብ ዳር ሰላም ታንዛንያ እተገብረ ኣኼባ ብዞባዊ ኣኼባታት ኣቢሉ ከም ዝተዘርግሐን ዝፍለጥ እዩ ስለዚ እዚ ሕጂ ኣብ ናይሮቢ ዝቐረበ ሕቶ ሻቕሎትን ተስፋታትን ዝሓዘ እዩ ዝነበረ ኣብቲ ዞባ ዝርከቡ መንእሰያት ማሕበራውን ቁጠባውን ፖለቲካውን ባህላውን መንፈሳውን ብድሆታቶም እተሃላለኸን ምትሕብባር ዘድልዮን ኣጸጋምን እኳ እንተኾነ እዚ ዅሉ ጸገማት እውን እናሃለወ ክንሱ ንቤተ ክርስቲያን ዘበልጽግ ዓብዪ ውህበት ከም ዘሎ እውን ኣፍልጦ ሃብሉ መንእሰያት ብብርታዕን ውዕውዕ ስምዒትን ገዛ ርእሶም ናብ ምልኣት ንምብጻሕ ሓያል ባህጊ ዘለዎም እዮም ክብል እውን ኣመልከተሎም ተወካሊት መንእሰይ ጉባኤ ካቶሊካውያን ጳጳሳት ማላዊ ዝኾነት ብለሲንግ ካቼፓ ኣብ ዘካፈለቶ ሓሳባት ኣብ መላእቲ ዞባ ንኣገልግሎት መንእሰያት ዝያዳ መዋቕራዊ ቈራጽነት ክግበር ክፍልታት ናብ ደረጃ ምምሕዳራት ወይ ኮሚሽን ክብክብል ከምኡውን ኣብ ኩሉ ደረጃታት ኣብ መዋቕር ምምሕዳር ውክልና ክውስኽ ጻውዒት ኣቕሪባ መንእሰያት ክውንነቶም ዝርድኡን ንከገልግሉ ብዝግባእ ዘሰልጥኑን ካህናትን መራሕቲ መንእሰያትን ከም ዘድልይዎም እውን ኣመልኪታ ኣስዒባ ድማ ሓደ ፍሉይ ሕቶ ኣቕረበትሎም እዚ ኸኣ ብዛዕባ ናይ ማሕበራዊ ርክባት ክእለት ስልጠና ክሰፍሕን ንመንእሰያት ሰብ ሓዳር እኹል ምድላውን ደገፍን ክግበረሎም ዝብል እዩ ዝነበረ ብዙሓት መንእሰያት እኹል ምድላው ከይረኸቡ ናብ ሓዳርን ኪዳናዊ ህይወትን ከም ዝኣትዉ እዚ ድማ ናብ ልዑል ግጭትን ፍትሕን ኣበርክቶ ይገብራሎ ክትብል ተላበወት ካልእ ፍረ ነገር ናይቲ ዓውደ ጉባኤ ዝነበረ ድማ ንመንእሰያት ኣብ ዘለውሉ ቦታታት ንምርካብን እምነቶምን ክርስትያናዊ ምስክርነቶምን ንምድልዳል ኣገዳሲ መሳርሒ ዝኾነ ዲጂታላዊ ስብከተ ወንጌል ከም ምዃኑ እውን ገለጹ በዚ ምኽንያት እዚ ድማ ጳጳሳት ንትምህርተ ክርስቶስ ዝኸውን ኤሌክትሮኒካዊ መሳርሒታት ብውፅኢታዊ መንገዲ ክጥቀምሉ ጻውዒት ኣቕረቡ
ኣብ መደምደምታ ከም ራእይ መንእሰያት ሓድነትን ሚስዮናዊት ዝኾነት ቤተ ክርስቲያን ንመንእሰያት ከም መራሕቲ ስልጠናታት ዝረኽብሉን ከም ወኪላት ለውጢ ኣፍልጦ ዝረኽብሉን ቤት ክትከውን ተላብዮም።

እዚ ዜና ቫቲካን እዩ። ቤተ ክርስቲያን ምስ መንስያት አፍሪካ ኣብ ዘለውዎ ቦታ ንምርኻብ ድልውቲ ምዃና ጳጳሳት ዞባ መሳያ ገሊፆም። ኬንያዊ ጳጳስ ሰበኻ ኢምዱን ምክትል ኣቦ ወንበር ኮሚሽን መንስያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁእ ኣቡነ ፒተር ኪማን ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ዝርከቡ መንስያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለዉ። ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊፆም። ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለጺ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁእ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመጸ ተዛሪቦም። ብፁእ ኣቡነ ኪማኒ ጳጳሳት ኣፍሪቃ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንስያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉስነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊፆም። መንስያት ኣፍሪቃ ብመንፅር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁእ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ እትርከብ ቤተ ክርስቲያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንስያት ክትዘራርብ ከም ዝግባእ ኣተሓሳሲቦም። እዚ ዘተ እዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕጽል ከም ዘለዎ ኣገንዚቦም። ብፁእ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስቲያን ምስ መንስያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውናን ናይ ጽባሕ መጻኢን ስለ ዝኾኑ እዩ። ነቲ ንኣብነት ኣብዚ ኣብ ኬንያ ዝተረእየ ናይ መንስያት ሻቕሎት ክንርዮም ከለና መንስያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቕ ከም ዘይኮኑ ንርዳእ ኢሎም። እቲ ብመንስያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቕሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቓነቐ ነይሩ። ካብ ወርሒ ሰነ 224 ጀሚሩ መሪሕነት እታ ሃገር ኣብ መላእ ሃገር ብዝተወልዐ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ። እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ፣ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ። መንስያት ዓሚቕ ፍልጠት ኣለዎም። ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም። ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስቲያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና። እቲ ብድሆታት ብዙሕ እዩ። ኣብ ውሽጢ ስድራ ቤታትን ከይተረፈ መንስያት ግቡእ ቦታኦም ንምርካብ ይቃለሱ ኣለዉ። ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንስያት ሓሳቦም ብንጹር ገሊፆም እዮም። ንሳቶም ተዛሪቦም እዮም። ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊፆም። ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንስያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንስያት ዝውሃብ ናይ 4 ዓመት ቀዳምነት ዝወሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊፆም። እቲ ትልሚ ንመንስያት ኣብ ህይወትን ተልኾን ቤተ ክርስቲያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ። ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ዘለዉ ገለ ቅርጽታት ብምርኣይ ውክልናን ተሳትፎን መንስያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪቃ ዝርከቡ ካቶሊካዊ ቤት ጽሕፈት ሓልዮት መንስያት ንምሕያልን ዝዓለመ እዩ። ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንስያት ንቅዓት ንምፍጣር እዩ። ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ንዕብየት መንስያት ቀዳምነት ክህብን ንመንስያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንስያት ኣካል ቤተ ክርስቲያን እዮም። ንሕና ድማ ናብኦም ክንበጽሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከቡሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊፆም። ኣብቲ ናይ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንስያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡ ውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንስያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም።
ንመንስያትና ብርእስና ከነቕርቦም ከለና ምሳታቶም ክንተሓባበር ብሓባር ክንሰርሕ ንነትሕድና ክንሰማማዕ ከምኡውን ንቤተ ክርስትያን ዝሓሸት ንምግባር ከም ሓደ ኮንና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንስያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊፆም። ብፁዓን ጳጳሳት ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ንዝስዕቡ 4 ዓመታት ንመንስያት ናይ ቤተ ክርስትያን ሓባራዊ ጉስነታዊ ቀዳምነት ክሰርዑሎም ቃላት እዮም። ብተወሳኺ ድማ ኣብቲ ዞባ ንዝርከቡ ፖለቲካውያን መራሕቲ ንምዝመዛ መንስያት ደው ከብልዎ ብጽንዓት ጸዊዖም። ሊቀ ጳጳሳት ናይቲ ኣብ ታንዛንያ ዝርከብ ካቶሊካዊ ርእሰ ሰበኻ ምበያ ዝኾኑ ብፁዕ ኣቡነ ጀርቫስ ጆን ሙዋሲክዋቢላ ንያይሶንጋ ሓድሽ ኣቦ መንበር ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ኮይኖም ተመሪፆም። ዝሓለፈ ሰንበት ሊቀ ጳጳሳት ንያይሶንጋ ኣብ ናይሮቢ ኣብ ዝርከብ ሜዳ ሎሬቶ ምሶንጋሪ ኣብ ዝተኻየደ መዛዘም መስዋዕተ ቅዳሴ ናይ መበል 21 ሓፈሻዊ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ መሪሖም። እቶም ሊቀ ጳጳሳት ኣብ ናይ ዕለቱ ንባባት ቅዱስ መጽሓፍ ኣስተንቲኖም ዝተዋህቦም ሓላፍነት ብምእማን ድማ ምስቲ ንጉስ ሰሎሞን ጥበብ ዝሓተተሉ ጸሎት ከም ዝሰማምዑ ሓቢሮም። ብፁዓን ጳጳሳት እቲ ዞባ ኣብ መዛዘሚ መበል 21 ሓፈሻዊ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ኣብ ዘውፅእዎ መዛዘሚ መግለጺ ንተስፋታትን ስጋታትን መከራታትን መንእሰያት ብግቡእ ንምስማዕ ዘለዎም ጽንዓት ብምእማን ኣብ ህይወትን ሃዋርያዊ ተልእኾ ቤተ ክርስትያንን ምስኣቶም ዝጓዓዝ ግብራዊ ስጉምቲ ክወስዱ ቃላት እዮም። እቲ ናይ ብፁዓን ጳጳሳት ሓፈሻዊ ጉባኤ ካብ ዕለት 19 ክሳብ 26 ሓምለ ኣብ ናይሮቢ እዩ ተኻይዱ። እቲ ብዕለት 25 ሓምለ 2026 ዝወፀ ናይቶም ብፁዓን ጳጳሳት መልእኽቲ ሲኖዶሳዊ ጉዕዞ ኣመስያ ምስ መንስያት ድልድል ሱታፍየን ተስፋን ፍትሕን ሰናይ ምምሕዳርን ምህናጽ ብዝብል መሪሕ ቃል ዝተኻየዱ ጉባኤ ንዘለዎ ራእይ የብርህ። ብፁዓን ጳጳሳት ኣብ መላእ እቲ ዞባ ቤት ጽሕፈት ጉዳያት መንስያት ብምቋምን ብምብርታዕን ኣብዚ ዲጂታላዊ ዘመን ብዲጂታላዊ ኣገባብ ወንጌል ዝሰብኩ ካቶሊካውያን ሰበኽቲ ወንጌል ብምስልጣን ትምህርትን ምኽርን ንጥፈ ሓሳብ ስራሕን ምዕባለ ክእለትን ብምስፋሕ ከምኡውን ኣብ ኣገልግሎት መንስያት ናይ ድሕንነትን ተሓታትነትን ፖሊሲታት ብምጽናዕ ተሳትፎ መንስያት ኣብ ቤተ ክርስትያንን ኣብ ማሕበራዊ ህይወትን ንምብርታዕ ቃላት እዮም። ብተወሳኺ ኣብ መንጎ ኣባላት ኤጲስቆጶሳዊ ጉባኤታት ኣመስያ ዘሎ ምትሕብባርን ሓድነትን ንምዕማቕ ቃላት እዮም። ከምኡውን ምስ መንግስታትን ዞባውያን ትካላትን መሻርክቲ ልምዓትን ብምስራሕ ውሑስን ሕጋውን ምንቅስቃስ መንስያትን ዝለዓለ ማሕበራዊ ተሳትፎን ብውዕልን ዘተን ዝካየድ ሰላማዊ ፍታሕ ግጭታትን ንምስፋሕ ክሰርሑ ምዃኖም ኣረጋጊጾም። እቶም ብፁዓን ጳጳሳት ንፖለቲካውያን መራሕቲ እቲ ዞባ ብቀጥታ ብዘመሓላልፍዎ መልእኽቲ መንስያት ኣብቲ ጉባኤ ዘካፈልዎም ተመክሮታት ኣመልኪቶም ዘለዎም ስጋት ገሊፆም። መንስያት ኣብ እዋን ምርጫ ጥራይ ከም ዝጥቀምሎምን ድሕሪ ቁፅሪ ድምፂ ግን ከም ዝርስዕዎምን ብግልፂ ሓቢሮምና ዝበሉ እቶም ብፁዓን ጳጳሳት ነቲ መንስያት ዘለዎም ትኽነትን ጸገምን መዝሚዝካ ንብሕታዊ ፖለቲካዊ ረብሓ ምጥቃም ዝግበር ዝኾነ ይኹን ምዝመዛ ከብክዕ ንጽውዕ። ኣብ ክንድኡ ፖለቲካውያን መራሕቲ ንመንስያት ተስፋ ዝህቡ መራሕቲ ክኾኑ ንዕድም ኢሎም። እቶም ብፁዓን ጳጳሳት ምስ ቤተ ክርስትያን ብምትሕብባር ንመንስያት ዘማዕብል ሓዋርያዊ ስነ ልቦናዊ ትምህርታውን ዲጂታላውን ናይ ደጋፊ ኣወቃቕራታት ንምፍጣር ምስሓት ኣብያተ ክርስትያንን ናይ ሃይማኖታት መሻርኽትን ትካላት ንግድን ውድባት ልምዓትን ብሓደ ክሰርሑ ጸዊዖም። ናብ መንስያት ኣብ ዘተኰረ መልእኽቶም ድማ እቶም ብፁዓን ጳጳሳት መንስያት መጻኢ ቤተ ክርስትያን ጥራይ ዘይኮኑስ ኣገዳሲ ኣካል ናይቲ ናይ ሕጂ ሃዋርያዊ ተልእኾ ከም ዝኾኑ ኣገንዚቦም። መልእኽቲ ቅዱስ ጳውሎስ ናብ ጢሞቴዎስ ብምጥቃስ ድማ መንእሰዩ ኢሉ ሓደ እኳ ይንዓእካ ግና ነቶም ኣመንቲ ብቃል ብኣካይዳ ብፍቕሪ ብእምነት ብንጽሕና እውን ኣርአያኩኖም ብምባል ኣተባቢዖም።
ብተወሳኺ እቶም ብፁዓን ጳጳሳት መንስያት ምስ ክርስቶስ ብምጓዓዝ ልቦም ብቃል ኣምላኽን ብቕዱስ ቁርባንን ክልወጥ ብምፍቃድ ሕጉሳት መስከርቲ ወንጌል ብምዃን ንደቂ መዛምርቲ መንገዲ ኤማሁስ ክመስልዎም ጸዊዖም። ኣመሰያ ናይ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ሕጽረተ ቃል እዩ። ንሱ ድማ ናይተን ኣብ ምብራቕ ኣፍሪካ ዝርከባ 8 ሃገራት ኤርትራ፣ ኢትዮጵያ፣ ኬንያ፣ ማላዊ፣ ደቡብ ሱዳን፣ ሱዳን፣ ታንዛንያ፣ ዩጋንዳን ዛምቢያን ዘጠቃልል ንሃገራዊ ኤጲስቆጶሳዊ ጉባኤታት ዘገልግል ካቶሊካዊ ትካል እዩ። ሃገረ ጅቡቲን ሶማልያን ድማ ተሓባበርቲ ኣባላት እያተን። ኣብ ኩሉ ንጥፈታት ኣመሰያ ልዑል ስልጣን ናይ ኩሎም ብፁዓን ጳጳሳት ሃገራት ኣመሰያ ኣብ ዝተኣከቡሉ ሓፈሻዊ ጉባኤ ዝተመርኰሰ እዩ። ኣብ መንጎ ሓፈሻዊ ጉባኤታት ፈጻሚ ኣካል ብመሰረት ቀዳምነታት ኣመሰያ ኣገደስቲ ውሳኔታት ይሕልፍ። ናይ መዓልታዊ ውሳኔታት ድማ ብስም ኣቦምንበር ብዋና ጸሓፊ ዝውሰድ ኮይኑ ንሱ ድማ ንክፍልታትን ትካላትን ኣመሰያ የወሃህብ።

ሰንበ ዘአንቅእቱ ሓምለ 26/2018 ዓመተ ምህረት መዝሙር በሰንበት ቦአ ኢየሱስ ምኩራብ ኣይሁድ ኢየሱስ ብሰንበት ኣብ ጸሎት ኣይሁድ ኣተወየ ሰንበተ ያኽብሩ እናበለ ይመሃሮም ብሰንበት ኣጋንንቲ ውፅአ በቓሉ ንለምጻማት ኣንጽሐ ብሰንበት ኣብ ምድሪ ጡፍ ኢሉ ጭቃ ገበረ ብጡፍጣፉ ንዕውር ኣሕወየ ዘራእን ዓጻድን ብሓንሳብ ምእንቲ ክሕገሱ ኣብ ኩሉ ምድሪ ኣብ ኩላ ወገን ኣብ ዘድሊ ቦታ ዘበለን ንደመናታት ዝናም ከውርዱ ኣዘዞም ምድሪ ከዓ ርእያ ኣመስገነቶ ባሕሪ ድማ ሰገደትሉ ምስባክ የኣርግ ደመናተ እምኣጽናፈ ምድሪ ወገብረ መብረቅ ለግዜ ዝናም ዘያወፅኦም ለነፋሳት መዛግብቲ ይኾሙ ንግሜ ካብ ወሰን ምድሪ ከም ዝለዓል ይገብሮ ብግዜ ዝናም መብረቕ ይገብር ንንፋስ ካብ መዝገቡ የውፅኦ መዝሙር 135:7 ወንጌል ማርቆስ ምዕራፍ 6:30-44 ሃዋርያት ድማ ናብ ኢየሱስ ተመሊሶም ዝገበርዎን ዝመሃርዎን ኩሉ ነገርዎ እቶም ዝመፁን ዝኸዱን ብዙሓት ነበሩ እሞ ንምብላዕ እውን ግዜ ክሳዕ ዝስእኑ ስለ ዝኾኑ ኢየሱስ ንበይንኹም ቁሩብ ክትዕርፉ ኣብ ፅሙይ ቦታ ንዑናይ በሎም ንሳቶም ከዓ ንበይኖም ብጃልባ ናብ ፅሙይ ቦታ ኸዱ ክኸዱ ከለዉ ብዙሕ ህዝቢ ረኣይዎምን ኣለለይዎምን ካብ ኩለን ከተማታት ብእግሪ ናብኡ ጎየዩ ቀዲሞምዎ ድማ ናብኡ በፅሑ ኢየሱስ ካብ ጃልባ ምስ ወረደ ብዙሕ ህዝቢ ረኣየ ጓሳ ከም ዘይብለ ናባግዕ ነበሩ እሞ ደንገፀሎም ብዙሕ እውን ክምህሮም ጀመረ እዋን ምስ ሓለፈ ከዓ ደቂ መዛሙርቱ ቀሪቦም እዚ ቦታ እዚ በረኻ እዩ ግዜ እውን ኣዝዩ መሲ እዩ ዝብላዕ የብሎምን እሞ ኣብ ዙርያና ናብ ዘሎ ኣቆቕሻትን ዓድታትን ከይዶም ዝበልዕዎ ክዕድጉ ኣፋንዎም በልዎ ንሱ ግና ዝብላዕ ንስኻትኩም ሃብዎም በሎም ንሳቶም ድማ ከድና ዶ ብ200 ዲናር እንጌራ ዓዲግና ክበልዑ ክንህቦም በለዎ የሱስ ድማ ክንደይ እንጌራ ከም ዘለኩም ኪዱ ረኣዩ በሎም ንሳቶም ከዓ ምስ ረኣዩ 5 እንጌራን 2 ዓሳን በልዎ ንኩሎም በቢ መስመሮም እናሰርዑ ኣብ ለምለም ሳዕሪ ከቐምጥዎም ኣዘዞም እቶም ህዝቢ ከዓ ከከመስርዖም በቢ100 በቢ50 ተቐመጡ ኢየሱስ ነተን 5 እንጌራን 2 ዓሳን ኣልዒሉ ናብ ሰማይ እናጠመተ ኣመስገነ ነተን እንጌራ ቆሪሱ ክቕርበሎም ንደቂ መዛሙርቱ ሃቦም እቲ 2 ዓሳ እውን ንኩሎም ዓደሎም ኩሎም ድማ በሊዖም ፀገቡ ስለዚ ደቂ መዛሙርቱ 12 ቁርስራስ ዝመልኦ መሶብ ኣልዓሉ ካብቲ ዓሳ ድማ ከምኡ እቶም እንጌራ ዝበልዑ ከዓ 5,000 ሰብኡት ነበሩ ሎሚ ሰንበት ክርስቶስ ሓዲስ ኤልሳዕ ነቢ ኮይኑ ዝምግበና ምስኡ ሓደ መንፈስ ኮይና ከም እንነብር ዝገብረና ምዃኑ ይነግረና ናይ ሎሚ ወንጌል ምስቲ ኣብ ኤልሳዕ ነቢ እነንብቦ ዝመሳሰል ነገራት ንርኢ ክልት ካልኣይ ዘነገስት ኣብ ምዕራፍ 4 ካብ ቁፅሪ 42-44 ኣብ ክልቲኡ ብዛዕባ ናይ ምግቢ ምብርካትን ንህዝቢ ከም ዝምግቡን ይነግረና ክልቲኡ ፍጻሜታት ወይ ተኣምራታት ካብ ርሕራሕየን ሕያውነትን ዝተላዕለ ምዃኑ ንርኢ ኣብ ካልኣይ ዘነገስ እነንብቦ ኤልሳዕ ነቢ ህያብ ተቐቢሉ እቲ ህዝቢ ከም ዝጠሚ ዘሎ ከዓ ሰውዒሉ ስለዚ ካብ ርሕራሕየን ሕያውነትን ተላዒሉ ካብቲ ዝተቐበሎ ክምግብዎም ነጊሩ ኣምላኽ ርሕራሕኡን ሕያውነቱን ርእዩ ብኡ ኣቢሉ ከምዚ እናበለ ተዛረቡ ክበዑ እዮም ከትርፉ ድማ እዮም ብተመሳሳሊ ኣብ ናይ ሎሚ ወንጌል ኢየሱስ ሓዲስ ኤልሳዕና ዝኾነ ካብ ርሕራሐ ተላዒሉ ልክዕ ዝኾነ ተኣምራት ገይሩ ማለት ልዕሊ 5,000 ህዝቢ ብ2 ዓሳን ጌራን ኣበርኪቱ መጊብዎም እዚ ዘመልክቶ ኢየሱስ ኩሉ ግዜ ንድሕነትና ኢሉ ብሰናይ ዜናን ብቅዱስ ቁርባን ገይሩ ከምዝምግበና እዩ ንሱ ንመንፈሳውን ስጋውን ድሌታትና ይግደሰልና ካብዚ ተኣምራት ወንጌል 3 ቐንዲ ነገራት እንምሃረሎ መጀመርያ ናይ ኢየሱስ ርሕራሕን ሓልዮትን ኣብ ህዝብን ኣብ ሕብረተሰብን ርሕራሐ ኩሉ ግዜ ኣብ ቅድሚ ህዝቢ ዓበይቲ ነገራት ከም ዝገብር ይገብሮ ርሕራሐ ክበሃል እንከሎ ዝስምዓካ ምስ ካልእ ሰባት
እተካፈሉ ኣብ ግዜ ስቃይን ቃንዛን ወይ ሓጎስን እዩ። እዚ መሰረት ናይ ምድንጋፅን ናይ ካልኦት ፀገማት ፅቡቅ ጌርካ ምርዳእን እዩ። እዚ እንተዘየሎ ካልኦት ዝሕልፍዎ ዘለው ኩነታት ክትርዳእ ኣይከኣልን እዩ። ኣብ ነነድሕድና ምርሕራሕ እንተ ዘየሎ ስድራታትና ሕብረተሰብና ይዓኑ። ንካልኦት ኣብ ዝተፈላለየ ፀገም ዝርከቡ ከም ኣብ ሕሱም ወልፊ፣ ጥሜት፣ ሕማም፣ ቤት ኣልቦነት፣ ስራሕ ዘይብሎም፣ ሰብ ዘይብሎም ዝርከቡ ክንረድኦም ኣይንኽእልን። ርሕሩሕ ሰብ ኣብ ሂወቱ ንፅቡቕ እምበር ኣብ ክፉእ ነገር ኣየድህብን። ከምኡ ኣብ ናይ ካልኦት ፀገማት ብግሩህ መንፈስ ይዋሳእ። ሽዑነት ወሪዱ ዘሎ ፀገም ኣብ ምቕያር ዓበ ተራ ይፃወት። ኣብ ናይ ሎም ወንጌል ብፍላይ ካብ መምህርና ክርስቶስ እንመሃሮ ኣብ ነነድሕና ምድንጋፅ ርሕራሐ ክነርኢ ከም ዝግባአና ንርኢ። ጭካኔ እንታይ ገደሰኒ ዝመልኦ ልቢ ሕጉስ ህይወት ይብሉን። ኩሉ ግዜ ኣብ ስክፍታን ዘይቀሳነትን እዩ ዝነብር። ሰብ ክድንግፅ ከፍቅር ኣብ ኣምላኽ ክምለስ ይግብኦ። ነቲ ኣምላኽ ዝገበረሉ ርእዩ ዝኽኣለ ንካልኦት ክሕግዝ ኣየፀግሞን እዩ። ካልኣይ ትምህርቲ ኣምላኽ ንሓደ ንእሽቶይ ነገር ኣብ ዝዓበየ ነገር ይልውጥ እዩ። ኢየሱስ ብእንጌራን 2:10 ንሓሙሽተ ሽሕ ህዝቢ መጊቡ ኣምላኽነቱ ገሊፁ። ኩሎም ወንጌላውያን ነዚ ተኣምራት ክነግሩ እንከለዉ ናይ ክርስቶስ እንታይነት ከረድኡና ኢሎም እዮም። ንሱ በቲ ውሑድ እንጌራ ዝዓበየ ተኣምራት ገይሩ። ብንእሽተይ ነገር ንምሉእ ኩነታት ክንቅይር ንኽእል ኢና። ከም ሃዋርያትን ኣርድእትን ኤልሳዕ ነቢ ኣብ ክንዲ ምክረኻርን ምጥርጣርን ክንገብሮ ዘለና ነቲ ብነቢያቱ ገይሩ ዝበለና ትእዛዛት ኣምላኽ ኣብ ግብሪ ምውዓል። ናይዚ ኩሉ መሰረት ከዓ ንኣምላኽና ዘይከኣሎ ነገር ከምዘየሎ ኣሚንና ብምሉእ ልብና ክንሰምዖ ብእንገብሮም ንኣሽቱ ሰናይ ነገራት ኩነታት ዓለምና ህይወት ብዙሓት ሰባት ክንቅይር ይከኣል እዩ። ሳልሳይ ናይቲ ቆልዓ ህያውነት ዝዓበየን ዝበለፀን ትምህርቲ እዩ። ንሱ እዚ ኣብ ወንጌል ናይ ዮሃንስ ዘሎ እዩ። ኣብ ወንጌል ማርቆስ ግን ነቲ ቆልዓ ኣይጠቅስን። ንሱ ጅግና ኣብዚ ተኣምራት እዩ። ምክንያቱ ነቲ ዘለዎ ብገርህነት ካብ ሕያውነት ተላዒሉ ኣወፊዩ። በዚ ከዓ ምክንያት ተኣምራት ነቲ ህዝቢ ኮይኑ ኣብ ርእስና ክንምለስ ናይ ህዝቢ ፀገማት ክንርኢ ከለና ከመይ ዝበለ መልሲ ንህብ። ብፍላይ ዝውሃብ ነገራት ብቐሊል ኣብ ዘይርከበሉ እዋን እዚ ወልዓበተን ዝነበረ ኣብ ውሑዳት ዓብዪ ፍልሊ ለውጢ ከምዚ ዝረአ ገይሩ። ምክንያቱ ኩነታት ህዝቡ ካብ ጥሙያት ዝነበሩ ኣብ ፅጉባት ለዊጥዎ። ከምቲ ቅዱስ ጳውሎስ ኣብ ናይ ሎሚ ዝንበብ መልእኽቲ ዝብለና እዚ ቆልዓ ናይ ህዝቡ ፀገማት ከም ዝፍታሕ ገይሩ። ከም ኣካላት ሰውነት ክርስቶስ ኣብ መንጎና ዝርከብ ዝርአን ዘይርአን ፀገማት ክንፈትሕ ብኩሉ ክንሓብር ይግባአና። ኣብ ሓንቲ እምነት፣ ሓንቲ ጥምቀት፣ ሓደ መንፈስ ክንለብስ ይግባአና። ብሓቂ ትሑታት ከምኡ እውን ለውሃት ኩኑ። ንሓድ ሕድኩም ብፍቕሪ እናተፃወርኩም ከዓ ዕጉሳት ኩኑ እናበለ ከም ኣመንቲ ክህልወና ዝግባእ ርክባት ይነግር። ካብታ ንእሽቶይ ዘላትና ፅብቕቲ ነገር ምስ ካልኦት ክነካፈል ከም ዝግባእ ካብዚ ቆልዓ ንምሃር። ንሱ ምስተሓተ ኣይኣበየን ሂቡ ንዝበለፀ ፀጋ ኣፍ ደገ ከፊቱ። ሰብ ንናይ ካልኦት ፅቡቕ ነገር ክገብር ምስ ወፈረ ሽዑ እዩ ራህዋን ዕግበትን ለውጥን ዝመፅእ። ንኣይ ዝብል ድኹም መንፈስ ካባና ክነውፅእ ንካልኦት ቀዳምነት ኣብ ምሃብ ክንወፍር ኣለና። መሎሙ ስድራታትና፣ ህዝብና፣ ዓድና ካብ ዘለዎ ፀበባን ሽግርን ክርህቦ እንታይ ኣሎ ኣነ ክህቦ ዝኽእል ኢልና ንርእስና ክንሓትት ኣለና። ካልኦት ክገብርዎ ጥራሕ ምፅባይ ለውጢ ኣይምፅን እዩ። ነፍሲ ወከፍና ኣብ ኩነታትና መንፈሳውን ስጋውን ለውጢ ክምፅእ ናታትና ተሳትፎ የድሊ። ለውጢ ተሓድሶ ክምፅእ እንተኮይኑ ነፍሲ ወከፍ ክነበርክቶ ዝግባአና ነገራት ኣሎ። ንርእስና ኣናኢስና ዓቕሚ የብለይን ካልኦት ክገብርዎ ይግባእ ምባል ንነገራት ከም ዘይፍትሑ ይገብሮም። እሞ ሎሚ ወሪድና ዘሎ መንፈሳውን ስጋውን ፀገማት ክፍትሑ እጃምና ክነበርክት ይግባአና። ኣብ መጨረሻ ነታ ዘላትና ንእሽተይ ነገር ክነወፍ ኣለና። ምክንያቱ እዛኣ ንሕና እነወፍያ ንእሽተ ነገር ምንጪ ተኣምራት ኣብ ሕብረተሰብ ክትከውን ትኽእል እያ።
ንእሽተይ ነገር ንገለ ውልቀ ሰብ ምንጭ ይተሓድሶ ኣብ ሂወቶም ክትከውን ትኽእል እያ። ርሕራሕን ሕያውነትን ክበዝሕ እንከሎ ፍሪኡ ኣብ ሕብረተሰብ ተኣምራት ይረአ። እዚ ከዓ ኣብ እምነትን ኣብ ሓንቲ ጥምቀትን ኣብ ሓደ መንፈስ ተጠሚሮም ከም ዝነብሩ ይገብሮም። ብዘይ ርሕራሕን ልግስነትን ኣብ መንጎና ተኣምራት ክፍፀም ኣይክእልን እዩ። ርሕሩሕ ምዃን ከም ክርስቶስ ምዃን እዩ። ለጋስ ምዃን ከዓ ኣብ ተኣምራት ምግባርን ኣብ ኣገልግሎት ምትሕባርን ማለት እዩ። ሎሚ ክርስቶስ ኣብ መንጎና ተኣምራት ክገብር ንህዝቡ ክምግብ እንጌራን ክልተ ዓሳን ዘወፍዩ ክርኢ ይደሊ ኣሎ። ኣብ መንጎና ስድራታት ዘሎ ፀገማት ክፍታሕ ክፈትሕ ከምኡ ኣብ ሕብረተሰብ ዘሎ ኣብ ሕብረተሰብ ዘሎ ዓለም ለኻዊ ስቓያት ክልውጠልና ነናትና ኣበርክቶ ተሳትፎን ይሓተና ኣሎ። ምናልባት እቲ ዝድሎ ዘሎ ሰብ ንስኻ ንስኺ ይኸውን። ኣምላኽ ዝለኣኾ ዝሓባበሮ ይደሊ ኣሎ። ኣብ መንጎና ተኣምራት ክግበር ናተይ ተሳትፎ ይደሊ ኣሎ። ነቲ ዘለና እንተዘይሓባእና ንሕና እውን ድሕርዚ ናይ ወንጌል ቆልዓ ኣብ ስድራታትናን ሕብረተሰብናን ጀጋኑ ኣብ ተኣምራት ክገብር ምዃና እዩ። ኣብ ኩሉ እንገብሮ ኢየሱስ ምሳና ኣሎ። ኣብ ወንጌል ከም ኢየሱስ ባዕሉ ነቲ ህዝቢ ይዕድል፣ ኣብ ካልኦት ወንጌላውያን ግን ንሃዋርያቱ ክዕድሉ ይህቦም። ማለት ኣብ ወንጌል ዮሃንስ ኢየሱስ ባዕሉ ነቲ ህዝቢ ይዕድል፣ ኣብ ወንጌል ማርቆስን ሉቃስን ማቴዎስን ግን ሃዋርያት እዮም ዝዕድሉ። ኣብዚ ናይ ሎሚ ኢየሱስ ንገዛእ ርእሱ ከም ዝህበና ከመልክት ኢሉ እዩ። ኢየሱስ ብምሉእ ንርእሱ ምስ ሃበና ሓንቲ ዝጎድለና የለን። ኣብ ሂወትና ምሳና ኢየሱስ እንተሎ ዝጎድለና ነገር የለን። ኣብ ማኣዲ ቅዱስ ቁርባን ሙሉእ ብምሉእ ንቕበሎ። ስጋይ ዝበልዕ ደመይ ሰቲ ኣነ ኣብኡ ነብር ንሱ ኣባይ ይነብር ይብለና። እዚ ነቲ ኣብ ክርስቶስ ክህልወና ዘለዎ እምነት ይገልፀልና። ሙሉእ እምነት እንተዘይገበርና ፅውፅዋ እዩ ዝመስል። ብእምነት ክንመርሕ ከለና ርድኢትና ሽዑ ምስጢሩን ትርጉሙን ክንርዳእ ንኽእል። ኣብ ማኣዲ ቅዱስ ቁርባን ኢየሱስ ብመለኮቱ ብትስብእቱ ብምልእዎ ኣሎ። እዚ ማንም መልክዕ ህብስትን ወይንን ለቢሱ ዘሎ ስጋን ደምን ወዲ ኣምላኽ እዩ። እዚ እዩ እምነትና። ካብዚ መኣዲ ዝሳተፍ ኣብ ሂወት ኣሎ። ናይ ሎሚ ወንጌል እምበኣር ኣብ መኣዲ ክርስቶስ ክንሳተፍ ከም ዝግበአና ብግሉፅ ዝዛረብ እዩ። እቶም ህዝቢ ካብቲ ዝተቐረቦም ምግቢ ምስ በልዑ ፀገቡ ይብል። እዚ ግን ዝያዳ ነፈሳዊ ፅጋብ እዩ ዘስምዕ። ኣብ ወንጌል ነቲ ክርስቶስ ዝሃቦም ምስ በልዑ ኣብ ኢየሱስ ልዕልቲ ዝበልዕዎ ንሱመን ምዃኑ ክርእዩ ክኢሎም። ኣብ ነፍሲ ወከፍ ቅዳሴ ኣብ መኣዲ ቅዱስ ቁርባን ክንሳተፍ ከሎና ዓይን ሕልናና ይኽፈት፣ ልብና ንኩሉ የስተውዕል። ሎሚ እምበኣር ስጋን ደምን ክርስቶስ ክንቅበልን ከለና ብምሉእ ልብና ንቀበሎ፣ ኣባና ከዓ ተሓድሶን ዕግበትን ክርከብ እዩ። ኣብ መንበረታቦት እንዕርጎ ዘለና መስዋዕቲ ነቲ ኣብ ናይ ሎሚ ወንጌል ዝተነበየ ዘኻኽረና። እቶም ዝጠመዩን ዘደንግፁን ህዝቢ ብኢየሱስ ክርስቶስ ተመጊቦምን ዓጊቦምን ምድራዊ ጥሜቶም ተፈቲሑሎም። ንሕና እውን መንፈሳዊን ስጋውን ጥሜትና ክርህወልና ኣብቲ ምንጩ ኩሉ ዝኾነ ክርስቶስ ኣምላኽና ንመለስ፣ ክንፀግብ ክንምገብ ኣብ ኢየሱስ ንምፃእ፣ ህይወትና ክሕደስ ርክብና ክቕደስ ኣብ ቅድሚ መድሓኒና ብንጹሕ ሕልና ንለምኖ። ጸሎትና መስዋዕትና ተቐቢሉ እንደልዮ ጸጋን በረኸትን ይብርደልና። ዓድና ዓዲ ጠለትን በረኸትን ገይሩ ሰላምን ምሕረቱን ይጸግወና። ኣባ ንጉሴ ፍስ

ክቡራትን ናይ ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ ውን ናይ ኢሜል ኣድራሻና tigrino@sbc.va ምዃኑ ንሕብር። ኢቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ባሕመደ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 2 ሓሰ 2026 ዓመተ ምሕረት መደብ ፈናወና ናይ ርእሰ ሊቃነ ጳጳሳት ንመበል 14 ናይ ወርሒ ሓሰ 2026 ዓመተ ምሕረት ናይ ጸሎት ሓሳብ ዝሓለፈ ሰንበት ፍርቂ መዓልቲ ርእሰ ሊቃነ ጳጳሳት ንመበል 14 ዝለገሶ ኣስተንትኖ ጸሎት መልኣከ እግዚኣብሔር ብዓባ ንጉሴ ፍስሓ ዝቐርብ ምንባብ ናይ ዕለት ወንጌልን ስብከትን ኣብ ዝምልክቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናወና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግንን ሕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሞ መደብ ፈናወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ንመበል 14 ኣብ ኩላይት ቤተ ክርስቲያን ናይ ወርሒ ናሓሰ ናይ ጸሎት ሓሳብ ከም ዘቕረቡን እዚ ድማ ካቶሊካውያን ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩ ዝዕድም ኮይኑ ጎይታ ነቶም ኣብ መንጎ ጫውጫውን ተህዋኽን ትርጉም ዝደሊ ሚልዮናት ከሰኒዮም ዝምሕፀን እዩ። ርእሰ ሊቃነ ጳጳሳት ንመበል 14 ኣብ መላእ ዓለም ዝርከቡ ካቶሊካውያን ኣብ ዝወርሒ ናሓሰ 2026 ዓመተ ምሕረት ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩን ኣብዚ ጸሎት እዚ ምስኦም ክጽምበሩ ኣብቲ ብናይ ርእሰ ሊቃነ ጳጳሳት ዓለም ለኸ መርባ ብጸሎት ኣብ ዝተዳለወ ምስ ርእሰ ሊቃነ ጳጳሳት ብሓባር ንጸሊ ብዝብል ኣርእስቲ ዕለት 31 ሓምለ ኣብ ዝፈነዎ ናይ ምስ ማዕርየት መልእኽቲ ይምሕፀኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጸሎቶም ነቲ ብጎዳናታትን ቅርዓትን ከተማታት ዝሓልፍ ሕያዋይ ጓሳ ኣብ ነዋሕቲ ህንጻታት ትሑታት ከባብታትን ክኣቱ ከምኡ እውን ነቶም ኣብ መንጎ ጫውጫውታን ህውከትን ትርጉም ዝደልዩ ብሚልዮናት ዝቝጸሩ ሰባት ከሰንዮም ይሓቱ። እቶም ኣብ ቺካጎ እተወልዱ ርእሰ ሊቃነ ጳጳሳት ከተማታት ናይ ናጽነትን ኣጋጣምታትን ከም ዝኾነ ኣፍልጦ ዘለዎም እውን እንተኾነ ስሞም ናይ ዘይፍለጥን ዝተገለሉን ቦታታት ክኾና ከም ዝኽእላ ይግንዘቡ። በዚ ምኽንያት እዚ ድማ ኣብ ከተማታት ዘሎ ሃዋህ ብወንጌል ንምስባኽ ፍርያ መመሬት ክኾኖ ከም ዘኽእለን ዘለዎም ተስፋ ይገልጹ። ስለዚ ቅዱስ ኣቦና ምእመናን ተራን ፍቕራውን ምንቅስቓስ ክገብሩ ከምኡ እውን ከም ማሕበረሰብ ብሓባር ነዚ ክትግብሩን ከምኡ እውን ምስ ዘይምግዳስን ምግላልን ብህላወን ሕውነትን ክቃለሱ ይጽልዩ። ኣብዚ እዋን እዚ ዳርጋ 45 ሚታዊ ህዝቢ ዓለም ኣብ ከተማታት ዝነብር ኮይኑ ጸብጻብ ስነ ህዝቢ ጽዑቕ ምትእኽኻብ ሰባት ይዓቢ ከም ዘሎ ዘነጽር ኮይኑ እዚ ድማ ንጥዕና ኣእምሮ ብዙሓት ሰባት ብፍላይ ድማ መንቅስያት ዝጸሉ ጽምዋዕ ሓዊሱ ማሕበራውን ማሕበረሰባውን ብድሆታት ፈጢሩ ይርከብ። ዓለም ሓቆፍ መርበብ ንናይ ርእሰ ሊቃነ ጳጳሳት ጸሎት ኣብ 1844 ዓመተ ምሕረት ሃዋርያነት ጸሎት ብዝብል መጸውዒ ተመስረተ ኮይኑ ኣብ ወርሒ ታሕሳስ 2020 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ነዚ ጳጳሳዊ ዕዮ ከም ጳጳሳዊ ማሕበር ኣፍልጦ ክወሃቦ ከም ዝገበሩን እዚ ጳጳሳዊ ማሕበር እዚ ድማ ኣብ ወርሒ ሓምለ 2024 ዓመተ ምሕረት ዝመሓደረሉ ሕጊ ከም ዘጽደቐ ዜና ቫቲካን ኣዘኻኺሩ ኣብ ልዕሊ

ኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እተዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባዅዕቲ ምዃናን ብህድኣትን ብትዕግስትን ከም እተዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ ሰለስተ ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘርኢ ኣድርን መባዅዕትን ኣስተንቲኖም ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሐና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባዅዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጦ ሃብሉ ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቅቑ ኣብ ክንዲኡስ ክርስትያን ምእመናን እከይ ኣብ ዝሃለወሉ እዋን እውን ከይተረፈ መንግስቲ ኣምላኽ ከም እተዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብታህዋኽ ናይ ምፍራድ ፈተና ምቅዋም ከምኡውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግስቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ ኣስዕብ ኣቢሎም ቅዱስ ኣቦና መንግስቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ እተዓይ ኣምላኽ ዘየለ እኳ እንተመሰለ ይብሉ ቅዱስነቶም ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሪ ወትሩ ንምሕጋዝ ድሉ ምዃኑን ከስተውዕሉ ተላበውዎም ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዝሉ መንገዲ ክኸውን ከም ዘለዎ ገሊጾም ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕቡ እውን ኣተባብዕዎም ካብ ትዕቢትን ንኻልኦት ንምግዛእ ዘሎ ባህጊ ወይ ከኣ ንእምነት ንምጭፍላቕ ሓይሊ ካብ ምጥቃም ክርሕቁ ኣተባብዕዎም ኣብ ክንዲኡስ ክርስትያን ምእመናን ኣብቲ ህዱእ እዮ ኣምላኽ ክውከሉ ኣለዎም ክብሉ ድማ ተማሕጸኑ ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብቲ ግዜ እቲ ካርዲናል ዝነበሩ ብፁእ ኣቡነ ጆሴፍ ራትዚንገር ጸኒሖም ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብምጥቃስ ክርስትያን ምእመናን ርትዓዊ ዘርኢ ክቕበሉ ተጸዊዖም ኣለዉ እዚ ድማ ናይ ዓወትን ዕቤትን ዘይኮነስ ንገዛ ርእስና ንኣሽቱ ተግባራት ንምውፋይን ንኻልኦት ንምግልጋልን እዩ ክብሉ ከም ዘስተምሃሩ ኣዘኻኸርዎም በዚ ከምዚ ክርስትያን ምእመናን ንዓለም ካብ ውሽጦም ክቕይሩ ዝኽእሉ ንእሽቶ ዘርኢ ወንጌል ከምኡውን ማይ ብሑቕ ፍቕሪ ክኾኑ ከም ዘለዎም ብምዕዳም ኣስተንትንኦም ደምደሙ ርእሰ ሊቃነ ጳጳሳት ልዮን ሓሳባቶም ኣብ ምዝዛም ነቶም ኣባኡ ተረኽቡ ምእመናን ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ እታ ንዘርኢ ቃል ኣምላኽ ብትሕትና እተቐበለቶ ኣደ ንክርስትያን ምእመናን ኣብ ጉዕዞ እምነት ክድግፎም ጸልዮም

ክቡራትን ናይ ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብማርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡውን ናይ ኢሜል ኣድራሻና tigrino@sbc.vva ንሕብር ኢቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ